0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። አስናቀውም እንደተለመደው በስልክ መስመራችን ይገኛል። እንደምን አለህ አስናቀው?
1: እግዚአብሔር ይመስገን። እንዴት አለህ? ሰላም ነው?
0: እኔ ደህና ነኝ። አንተ እንዴት ነህ?
1: እኔ ደህና ነኝ። ክብሩ ይስፋ።
0: በጣም ጥሩ። እንግዲህ አንተ በየጊዜው ግጥሞችን ትልክልናለህ፣ ታቀርባለህ። በጣም ጥሩ ነው። ያው ቀጥለሃል በኪነ ጥበቡ።
1: እንግዲህ ያው ከብዙ በጥቂቱ እየሞከርኩ ነው፣ እንደሚያመቸኝ ሰዓት እየፈለኩኝ ማለት ነው።
0: ጥሩ ነው። እንግዲህ ግጥም መግጠም ጊዜንም ይጠይቃል፣ ሁኔታዎችንም ይጠይቃል እና ባለፈው ጊዜ እንዴት ነው ስለ ግጥም መድብል እያሰብክ ነው ወይ ስልህ፣ አዎ እያሰብኩበት ነው ብለሃል። የተሰራ ነገር አለ?
1: በስራ ላይ ነው። እሱም ቢሆን ግን ያው አልቋል ለማለት ለማስደፍር ለዛ ነው ጊዜ ይወስዳል። አንደኛ እያንዳንዱን እንትን ባለፈው እንደተነጋገር ነው ቦታ መስጠትና መመደብ ያስፈልገዋል። ብዙ አይነት እንትኖች አሉት፣ አሰራሮች አሉት እና ለዛ ነው እንጂ ቀጥታ እንደወረደ ማሳተን ብቻ ኑሮ ይህን ይቻል ነበር። ዋናው ምንድን ነው የግጥምህን ይዘት እናንተ የሚያብራራ ጽሁፍ ያስፈልግሃል። ከምን ተነስተህ እንደጻፍከው ይዘቱ ከምን እንደመጣ ቦታ መስጠት ያስፈልጋል እያንዳንዱ። ስለዚህ ጊዜ ይወስዳል፣ በአጭር ጊዜ የሚሆን አይደለም።
0: አዎ ጊዜው ሲደርስ ማቅረብ ይቻላል፣ ወይም ደግሞ ለአንባቢያን አሳትሞ ማቅረብ ይቻላል እና ያው ቀላል አይደለም። እዚህ ሀገርም ስራ አለ፣ ቤተሰብ አለ። ያን ሁሉ ተቋቁሞ ደግሞ በኪነ ጥበቡ የሆነ ነገር ሰርቶ ማቅረቡም ራሱን የቻለ ፈተና ነው ለማሳተምም። ግን ጥሩ ነው፣ ፍላጎትን የተሰጠን አውጥቶ ማሳየት ይገባል። ልክ እንዳንተ የምናደንቃቸው ብዙ ልጆች አሉ። ገጣሚ የሆነ ሰው ካልገጠመ፣ ጸሐፊ የሆነ ሰው ካልጻፈ፣ ድምፅ ያለው ሰው ካልዘፈነ ተሰጠውም ማንም ሊያውቀው አይችልም እና አንዳንድ ጊዜ አንዳንድ ሰው እኔ ካልበረታ ወይም ስራዬ ደግሞ እንደነከሌ ካልሆነ አልሰራም ብለው የሚሉ አሉ እና ያ አይነት ተሰጥቶህን እንድትደብቀው ስለሚያደርግ ያንተ አይነት አካሄድ ጥሩ ነው ብዬ ነው የማስበው።
1: አዎ እንግዲህ እኔ ምንድን ነው መሰለህ፣ በሰዎች እንትን ሳይሆን በራስህ መንገድ ደግሞ ያው የምትችለውን ያህል ሞክረህ እስከምደርስበት ቦታ የምታደርገው ጥረት የራስህ ነው ውሳኔ የሚሆነው እንጂ በሰዎች ጥላ ስር ማደር የለብህም። ሲጀመር ሰዎች ለራሳቸው ነው የሚሰሩት፣ ለአንተ አይደለም የሚሰሩት። ስለዚህ አንተን የሚወክልህን ነገር ራሴ ነው የምሰራው ብለህ በራሴ የመተማመን ስሜት ይዘህ መጓዝ እንጂ እንዲሁ በሰዎች መነዳት አያስፈልግም።
0: ጥሩ። እንግዲህ እያንዳንዱ እንደ ተሰጦ ይሞክር እንላለን። እስኪ አሁን አንድ ግጥም አቅርብልን።
1: አሁን እንግዲህ እኔ መጀመሪያ ማደርገው ዘመዶቻችን እንዲያው ከዚህም ከዛም ያለውን ችግር ያየሁበትን ነው የምሞክረው። ምክንያቱም እንደ አንድ ግጥም ሞካሪ፣ እንደ ሀሳብ ሞካሪም እንዳየሁትም ሁኔታ የተሰማኝን ስሜት ጥላ ያጣው ፍጡር የተሰኘ ግጥም ነው ያለኝ መጀመሪያ ማደርገው። ወደ ግጥሙ ልሄድ። ጥላ ያጣው ፍጡር በአይን አልሞላ ብሎ እዚህ አግላይ ዓለም ጥላ ያጣው ፍጡር ማረፊያ የለውም። በቀለም በመድሎ ሁሉ ተዛብቶበት ማረፊያ ነው ያጣ ቅጣምባሩ ጠፍቶት። በቁም እየሞተ ፍትህ አጦ ሚኖር ደመከልብ ሁኖ በዋይታ የሚቀበር ፍትህ ፍትህ ብሎ ደሙ እያስተጋባ ሁልጊዜ ቀጠሮ አመታት ሲጠባ ሟች በቁሙ ሙቶ ወየው ብሎ መቅረት አስከሬን ሸኝቶ የጥቁሩን ደራሲ ተወካይ ተብየው ብቻ ደሞዝ ያግኝ አይደንቀው አይጨንቀው ለሱ ምን አገባው ተላላኪ ፈረስ መጭና ተጓዥ ነው። ለወከለው ህዝብህ ፍትህ አያመጣም

0: ከራባቱን ለብሶ መዋል ነው የሱ ዓለም። ወገኑ መሞት ለሱ ያገበው ይህ ደጉ ወገኔ በድምፅ ወክሎት አንድ ቀን አይቆምም በወገኑ ችሎት። ከንቱ ወሬ ብቻ እየደሰኮረ ምረጡኝ እያለ ሲያደርቅህ የኖረ ለአንተ የሚቆምልህ እንግዜ ነበረ። በተጎዳህ ጊዜ ደራሽ ሰው ስታጣ በተኩላዎች መሃል በሞት ስትቀጣ ያን ጊዜ ነበረ ስራ ቁም ነገሩን ወገናዊ ግብሩን ቁሞ የሚያሳይበት ወንድማዊ ክብሩን። ሱፉን ለብሶ ሲያየው ሰው እየመሰለው ሎሌ ሆኖ ሊቀር ከቴም ላድ ነው። እኔን የሚያሳዝነኝ መራጩ ህዝብ ነው ጥላ ያጣው ህዝቤ ጉዳቱ ገዝፎበት አዳጊ ልጆቹ አድገው ሳያበቁ እየተቀሙበት ዘላለም በዋይታ ይኖራል በሽኝ። ፈራጅ ዳኛ ተብሎ የቆመው ፍርድ ቤት ወገን የደም ላይ ገዳይ ሲያድንበት አንተ የወከልከው የኔ ነው ያልከው ሰው ጭራሽ አይደንቀውም ለሱ ምን አገባው። ሌላው ይቅርና ጥቁር ካቦት ለብሶ ሹመትን ያገኘው ቃል ኪዳን ተላብሶ ፈራጅ የሚባለው ሀገርን ወክሎ ፍርድ እያጣመመ ከሰው ሰው ነጥሎ ላባጣው ወገን ሲመጻደቅበት ሌላ ምን ሊመጣ ከዚህ በላይ ውድቀት ሌላ ምን ሊመጣ ከዚህ በላይ ዝግጠት። እንባባሽ ስላጣ ከርታጣው ወገኔ እንቅልፍ አይወስደኝም ሰው እንደመሆኔ። እንዴት ሰው ይጠፋል ለወገኑ ሚቆም መከራ ሲመጣ ቁሞ የሚፋለም። ይህ ነው የኔ ሐሳብ የዘውትር ጥያቄ ሳልተኛ የማድረው ህልሜን ተነጥቄ። የኔ አካል ካሳቡ ወፍ ብሎ የሚያድረው ስላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው። ስላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ይላል። እንግዲህ በ01626 የተወሰደ ነው የተጻፈ።
1: በጣም ድንቅ ነው። እንግዲህ የትም ሀገር ቢሆን ለወገኑ መሰራን ፖለቲከኛ ሚተች ይመስለኛል። እንግዲህ እንደገባኝ አይደለም
0: ያው እንዲያስቡበት ለማድረግ ነው። በዚህ አጋጣሚ እኛ ህዝቦች እንመርጣለን። ምርጫም እንመርጣቸው ያድኑናል፣ ይከራከሩናል፣ ጠበቃ ይሆኑናል፣ ለወደፊት እድገታችን፣ ትምህርታችን፣ ለሁሉ ነገር ዋስትና ይሆኑናል። እንመርጣቸው አይደል? ተመረጥናቸው በኋላ ግን ብዙ አይነት ሰዎች ቤትም ዓለም ይሆኑ ያው ከገቡ በኋላ ምንድነው በቃ ዘግጣው የሚቀሩ ሰዎች አሉ። እና እንዲያው ማጥያቂያ አንስተውንት ለማጥም አይቀርቧል። ፍርድ ቤትም ብትሄድ የትም ቦታ ብትሄድ በከሰስከው ቦታ ላይ ቆመው እንኳን የማይገኙ ፖለቲከኞች አሉ። ስለዚህ እዚህ ባለው ብቻ ሳይሆን በሁሉም ቦታ ላይ የሚያተኩር ነው ለማለት ፈልጌ ነው።
1: በብዕርህ ዱላ ነው ያሳረፍክባቸው። እንግዲህ
0: ይቅርታ አድርጉልኝ። በዚህ በኩል ተሰማኝ ስሜት ነው።
1: እንግዲህ የጻፍከውንማ ጽፈህ ይቅርታ ትበል በአቋም መጽናት ነው እና ጥሩ ነው።
0: ችግር የለም።
1: አንድ ጸሐፊ ወይም ደግሞ የአርት ሰው በብዕሩ በህብረተሰብ ውስጥ የሚያቸውን ነገሮች ነቅሶ መውጣት ነው እና የመሰለህን ጽፈሃል። ገምጋሚው ህብረተሰቡ ነው። ስለምታቀርብልን እናመሰግናለን። ያንተ ሀሳብ ነው። ማንንም ስም አልጠቀስክም። እንግዲህ ያለውን ነገር ነው የተናገርከው።
0: ጀመር እኔ የማንንም እንትን ለማጠልሸት ሳይሆን ቀጥታ ስራው ማለት ነው ይመለከተኛል ለሚል ሰው ወደፊት በህብረተሰቡ ዘንድ አስተማማኝ የሆነ ስራ እንዲሰራ ነው። ታየው በየቦታው እየቦትን ነው፣ በየቦታው እየተጠቃን ነው፣ በየቦታው ዘረኝነት አለ። ከስንት አንዴ እንግዲህ ከአመት አንዴ ብቻ ብቅ ብሎ አንዲት ቦታ ላይ ተገኝቶ እኔ እንደዚህ ነኝ ማለት አንዳንድ ጊዜም ተገቢ ነው ብዬ አላምን ምልህ ሌሎች ሰዎች የሚሰሩትን እያየን ነው። ስለዚህ በተለይኛውን ተዚህ ሀገር በጣም ብዙ ጉዳት አለብን። እናት እያለቀሰች ነው በየጊዜው በየሁለትና ሶስት አመት ተከታታይ ጊዜ ልጆቻቸው እየተገደሉባቸው ለዛ ፍትህ አልተገኘም። የእውነት ልንገርህ ሰጠኝ ዲሞክራሲ ባለበት ሀገር ፍትህ ጎሎ ሳይ እዚህ ሀገር ነው። እዚህ ሀገር በጣም ፍትህ ይጓደላል በጥቁሮች ላይ በተለይ ማለትም ያው የሚታይ ሀቅና የገሃዱ አለም ያውቀው ነው። እኔ ብቻ እንትን ብዬው አይደለም።
1: ጥሩ እንግዲህ ሌሎችም ግጥሞች አሉ ይዘታቸው አንተ የፍቅርም ሀገራዊም ፖለቲካዊም የተለያዩ ናቸው እና አሁን ደግሞ እስኪ አንድ የፍቅር ግጥም አቅርብልን።
0: ኦኬ። የቅርብ ሩቅ ፍቅር ይሰኛል ርዕሱ። የቅርብ ሩቅ ፍቅር ከሰው ልጅ ፍላጎት ከህሊናው ውቅር ሚዛኑ ብዙ ነው የቅርብ ሩቅ ፍቅር። በአይን ተሳስሞ ከመለየት በቀር ሰው እንዳያወቅብን እንዳይወጣ ሚስጥር የሆድክን በሆዴ ተጠብቆ ይደር በአይን ጥቅሻ ብቻ ተጠባብቆ መኖር በተዛባ ሂሳብ ውል አልባ ቀመር በአይንሽና በአይኔ ስንቀጣጠር ሰዓቱን ስንገፋ ወሩን ስንቆጥር በጋና ክረምቱ አመታት ሲዟዟር ያንቺና እኔ ፍቅር ከጥቅሻ በስተቀር ጎልቶ የወጣበት የለም ሌላ ነገር። እኔም ሁሉን ነገር በአሳቤ ስቃኘው የቀርብ ሩቅ ፍቅር ለእኔ ፈተና ነው። ሁልጊዜ ከአይንሽ ጋር ወሬ ሰልችቶኛል። እንግዲህስ በቃኝ መለየት አምሮኛል ብዬ እንዳስረዳኋት በለመድነው ቋንቋ በአይኔ እርግፍግፊት እሷም በበኩሏ ነገሬ ገብቷት ማስረዳት ጀመረች እንዲህ በማለት ቅርብ ለቅርብ ሆኖ ቦታው ቢቸግረኝ ካንተ ጋር መኖሩ መስሎህ ያላማረኝ በለመደው ቋንቋ ቢቸግር ነው ውዴ ቦታው ቢጠብብኝ አንድ መላ ይጠፋም እባክህ ታገሰኝ የሚል ቋንቋ ይሁን በአንድ አይኗ ጥላ ስር ቦታው ባይገጥምላት ያለባትን ችግር በሐሳቧ ቁልቁለት ለኔ ባላት ፍቅር ለጠብቃት ወሰንኩ እስኪፈቅደው እግዚአብሔር ለጠብቃት ወሰንኩ እስኪፈቅደው እግዚአብሔር ይፈኛን። እንግዲህ
1: ከሩቅ የተፋቀርከው ነገር ሁን እስኪሆን የግድ መታገስ አለበት ነው?
0: አዎ ግድ ነው። አንተ የምትፈልጋት ከሆነ ወይም እሷ የምትፈልግ ከሆነ ሁላችሁም በፍላጎት የምታድሩበት ቦታ ከሆነ የግድ ጊዜው መጠበቅ ያስፈልጋል። አንዳንድ ጊዜ ምንድን ነው እዚህ ላይ የሚያመለክተው ቤተሰቦቻችን በግድ ለሌላ ዓላማ ነው ትልቅ ቦታ ደርሰው ትልቅ ሆነው ይሆናል አለ እነሱ የሚፈልጉት ቦታ ላይ ሆነን ደርሰን እንትን እንድንል እንደዚህ አይነት ቦታ ላይ እንድንውል አይፈልጉም። ለምን ይጠባበቁሃልና። ግን እዛ ሁለት ሰዎች በትይዩ ቦታ ላይ ሆነው በቃ የፍቅራቸውን ውል ለማሰር ያለበትን እርቀት ቀረብ ሆነው ግን እንደ ልብ መውጣትና መግባት መገናኘት የማይችሉ መሆናቸውን ነው የሚያመላክተው እዚህ ላይ።
1: አዎ ፍቅር እኮ ታጋሽ ነው ይባላልና ሩቅ ለሩቅ ሆኖ በጣም ታግሶ መገናኘት ይቻላልና ጥሩ ነው። መልእክቱም ጥሩ ነው። በጥሩ ሁኔታ ነው ያቀረብከው። በሌሎች ርዕሰ ጉዳዮች ዙሪያ የሚጻፍካቸው ግጥሞች አሉና እስኪ አንተ ግጥምን የምትገጥምበት አጋጣሚ ምንድን የበለጠ ደስ የሚልህ? አሁን አንዳንድ ሰዎች የፍቅር ግጥም ደስ የሚላቸዋል፣ ማህበራዊ ጉዳዮችን የሚዳሰሱ አሉ፣ የሀገርን ጉዳይ የእናትን የሀገርን ፍቅር የሚዳሰሱ አሉና ሁለገብ ነህ ወይስ እንደው በተለየ መልኩ ይሄ ነው ለኔ ደስ የሚለኝ የምትለው ነገር አለ?
0: እኔ በሁሉም ነኝ። በተለይ ማተኮረው ደግሞ አገር ላይ አገር ውስጥ አገር ሰላም ሲኖር ነው ሁሉን ነገር የምታደርገውና አገርህ ላይ የበለጠ ሚዛን ሊወስድ ይችልብኝ ይሆናል እንጂ በአገር ጉዳይ በፍቅርም እንዲሁ ነኝ። በሁሉም ነኝ የምልህ የሚታይህን ነገር በወቅት የሚከሰተውን ነገር ነው። እንግዲህ እንዳንድ ጸሐፊ እንዳንድ ሞካሪ ሰው የምታደርገው ጥረት ይሄ ነው። ምክንያቱም ፍቅርም ሀገራዊ ጉዳይም የዳኝነት ሚዛናዊ ጉዳይም ደግሞ ተጎደለ እንዲያ ታላደረክ ማስጠንቀቂያ ካልሰጠው ከህብረተሰቡ ነው አለ። አሁን ከየትኛውም ቦታ እንግዲህ ህዝብ ይወክለዋል፣ ሀገርን ይወክለዋል፣ ፍቅርንም ይወክለዋል፣ ዳኝነትንም ይወክለዋል። ስለዚህ በሁሉም ቦታ ላይ ሊወስን የሚችል ቦታ መሆን መቻል አለበት። ያ ሰው መስራት ካለበትም በሁሉ ቦታ ላይ መስራት አለበት። እኔ እንደዛ አድርጌ ነው የሚሄደው። ግን በብዛት ደግሞ አገር በምትደፈርበት ወይም ደግሞ በሆነ አጋጣሚ የበለጠ ለዛ ትኩረት ሰጣለሁ።
1: መልካም
0: ለደህንነቷ ማለት ነው።
1: ጥሩ። እስኪ አንድ ግጥም አቅርብልን።
0: እንግዲህ አሁን ሰሞኑን እንትን ያልኩት አለ ትናንት መሰለ የላኩልህ ነው። አሁን ስንት አይነት ሰው አለ የሚል እንትን አለ። ሌላም እንግዲህ በዳኝነት በኩል ያለም ደግሞ አለ። ማን ይሆን ጠበቃ?
1: እስኪ ስንት አይነት ሰው አለ?
0: ኦኬ፣ ከአንተ ምርጫ ከሆነ እንግዲህ ስንት አይነት ሰው አለ ይሆንልኝ። አንዳንድ ሰዎች እንግዲህ ለእድገትህን ደግሞ ጥሩ የሆነ እርምጃ ነው የሰጡ ሰዎች አሉ። ከግጥሙ በኋላ እናብራራው።
1: ጥሩ።
0: ስንት አይነት ሰው አለ? ስንት አይነት ሰው አለ? ስራ ቁም ነገሩ ግራ ያማከለ፣ በሄደበት ሁሉ ክፋት የተከለ፣ የሰራ አካላቱ እሾህ ያበቀለ፣ ለቸገረው ደራሽ መስሎ የሚያበድር፣ ሁለመናው ክፉ አለባብሶ የሚያድር፣ ስራና ተግባሩ ማይመች ለእግዚአብሔር፣ ስንት አይነት ሰው አለ? አረመኔ ጨካኝ፣ በቃሉ እያበለ ውድቀት ግን የሚመኝ፣ ቀን እየቆጠረ ለአክሳሪ ቁመናው፣ እሱ ብቻ ኗሪ መስሎ የሚታየው፣ ልክ እንደ ቁመናው ውስጡ የጠቆረ፣ በክፋት በተንኮል ልቡ የሰከረ፣ ምቾት አይሰጠውም በሄደበት ሁሉ፣ በአፉ እንደሚለው አይኖርም በቃሉ፣ የተንኮል መረቡን እንደ ስንቅ ቆጥሮት፣ ላይታች ያደርገዋል የያዘው አዙሪት፣ ካደገ አገር መጥቶ ህልሙን አይለውጥም፣ ዙሮ ዙሮ ከዛው የትም ከፍ አይልም፣ እሾህ አሚካላ መትከል አያቆምም፣ ሰው የመሆን ተስፋን ያጨልማል የትም፣ ገላው ሲመረመር ንዕዘትን ተሞልቶ፣ አንተ ስትለወጥ አያድርም ተኝቶ፣ ስንት አይነት ሰው አለ ህሊናው በሙሉ ውስጡ የቆሰለ፣ በተስፋህ ጎዳና እሾህ ያበቀለ፣ ስንት አይነት ሰው አለ ስንት አይነት ሰው አለ ይላል።
1: በተለይ በጥሩ መንገድ የማይሄዱ ሰዎችን ትንሽ ትችት ሚሰነዝርባቸው ነው። እንግዲህ አንተ ቀደም እንዳልከው ነው የሚታዩህን ነገሮች የሚያጋጥሙንም ነገሮች በዚህ በስነ ጽሑፍ የምታስገባ መስሎ ነው የሚታይና ጥሩ ነው።
0: ምሳሌ በጠቅስልህ አንዳንድ ሰዎች በድገትህ ላይ የሆነ ለውጥህን የማይወዱ ሰዎች አሉ። እነዛ ሰዎች በሁሉም ቦታ ላይ ይገኛሉ። ነገራችን ላይ ስራ ቦታ ተቃዋሚ ይሆናሉ። ምንም ታታደርጋቸው ምንም ነገር ያንተን ያለበትን ደረጃ ውስጥህን እያወቁት መረዳት በማይችል መልኩ የሚተቹ ግለሰቦች አሉ። አዝላፌን እነሱ ትንሽ ያው ትምህርት እንዲወስዱ ለማለት ነው እንጂ በቀጥታ እነሱን ለማውገዝ የተደረገ አይደለም። ለምን ይሄ በቃ እዚህ ቦታ አይመጥንም ብለው ራሳቸው ተቃዋሚ ሆነው ወይም ደግሞ አንተን በቀጥታ በማናገር ፈንታ በእጃ ዙሪት ማለት ነው በጣም በተለያየ ቦታ ራስ ክሊቦር የሚችሉ ሰዎች አሉና ለአሁን ለእነዚህ ሰዎች ትምህርት ይሆናል፣ ለሌላውም ትምህርት ይሆናል ከሚል ነው እንግዲህ። እኔ ሞካሪ ነኝ። የትኛውንም ቦታ ላይ ባየሁበት ቦታ ሞክራለሁኝ። ህዝቡ ይገምግም አይነት
1: ጥሩ ያው ቅድም ብለናል በስነ ጽሑፍ ውስጥ ያለ ባርት ውስጥ ያለ ሰው መጀመሪያ ደፋር መሆን አለበት። ሰዎች እንዳይቀየሙ ወይም ደግሞ ይሄን እንኳን ባነሳ እንደዚህ ይሉኛል ካልክ ስነ ጽሑፍ ላይ መሰማራት የምትችል አይመስለኝም። ደፋር ጻፊ መሆን አለብህ። አሁን የኛ ስራ ለምሳሌ ትችቶችን ሁሉ መቀበል አለብን። ጥሩ ስንሰራ ሲያበረታቱን ብቻ አይደለም ማጨብጨብ ያለብን፣ ሲተቹንም መቀበል አለብን። ትክክል አይደለም ባሉንም ጊዜ ልንቀበል ይገባልና ፖለቲከኞችን ወይም ሌሎችንም እንደምንተቸው እኛም በንተች ተገቢነት ያለው ነው ብዬ ነው ማስብና ጥሩ ስንሰራ ማበረታታት ደግሞ ትንሽ የሚስተካከል ነገር ካለ ደግሞ ያንን መንቀፍ ወይም መተቸት ደግሞ ለሰው ልጅ ያጠነክራል እንጂ ትችት መጥፎ ነው የሚል እምነት የለኝም። አንዳንድ ጊዜ እንዲያውም ጥሩ ነው የሚል ነገር ነው እድገትክን የሚቀንሰው እና ትችት ጥሩ ነው ብዬ ነው ማስብ። አግባብነት ባለው መንገድ የሰውን ልጅ ሰብአዊነቱን ሳይነኩ መብቱን ሳይነኩ መተቸት ስራን ተገቢነት ያለው ነው እና ባህሪን ነው አንተ የተቸው አሁን ሰውን አይደለም።
0: ምንም ችግር የለውም ያው ማለት እንደዛ ብልና ዘፈራ እናንተ ብትኖሩ ጽሁፍ ነው ማለዘጋጀው ማለትም ያው ያለና የሚኖር የታየ ነገር ከሆነ ድረስ ሰራው እንትን ችግር የለብኝም። የሚተቸኝንም ደግሞ በአግባቡ ቀበለዋለሁ ችግር የለም። በሁሉም ነገር
1: እንደነ በውቀቱ ስዩም እንደነ ስብሐት ገብረ እግዚአብሔር ነጭ ነጩን የሚናገር ስትሆን ሰዎች ይለምዷል እና ጥሩ ነው ብዬ ነው ማስብ። ቀጥልበት።
0: ቶዳራባ ሰጠኝ አመሰግናለሁ። መልካም ጊዜ ይሆንልህ ቶዳራባ።
1: እኛም በጣም ነው እናመሰግን እንግዲህ በባህልና ኪነ ጥበብ ፕሮግራማችን እንደዚህ በመቅረብህ ለሌሎች ወጣቶችም አርአያ ትሆናለህ። ሌሎችም እንደዚህ በየጊዜው ስራቸውን እንዲያቀርቡ እንጋብዛለን። በጣም ነው እናመሰግን አስናቀው ቸኮል። ቀጥልበት። መጽሐፉ ምርቃት ደግሞ ጥራን በቅርቡ።
0: በእግዚአብሔር እርዳታ እንግዲህ ፈጣሪሱ ያግዘን እንጂ ለሁሉም ነገር ምንም ችግር የለውም። በእግዚአብሔር እርዳታ ሁሉም ነገር ይዘጋጃል ብዬ እኔ ማምናለሁ። ወደፊትም ተስፋዬ ነው እሱ
1: ይሆናል። ይቻላል ናላ ኃይሌ ገብረ ስላሴ ይቻላል ካልን የማይሆን ነገር የለምና በርታ እንላለን። በጣም እናመሰግናለን። ሰላም ጊዜ ያስናቀው።
0: ቻው
1: ቻው ባይ።

ወፏ ይህች ወፍ ምስኪን መሳይ ለማጅ መሳይ አይኗን ሳይ ያመነችኝ አስመስላ በአቅራቤ ቁጢጥ ብላ ትንሽ ስቀርብ ጸጥ ስትል አሁንም ስቀርብ ጸጥ ስትል ታመንኩ ብዬ ተስፋ ስጥል ስጥል ስጥል ብርር ቅጥል የማላልፈው መስመሬን የማልጥሰው ልክ ድንበሬን አስብና እንደገና ይነካኛል መቆየቷ እኔን ሳይሆን ክንፏን ታምና ደራሲ ብንያም እጅጉ ለደግነቷ ምላሽ ሳትጠብቅ የልቧን ፍቅር ካይኗ ሳትደብቅ ያንጀቷን ሲቃ ዜማ ለምቀኝ ያሳለፍኩትን ሳትጠይቀኝ ፍርሃቴን አስራ ድሌን ስትፈታ አንዴም ሳትቆጥረው እንደ ውለታ እያሳመምኳት እያዳነችኝ እየገፋኋት እያቀፈችኝ እሷን የሚመስል ላላገኘትም የሚገባትን አልሰጠኋትም። ደራሲ ሚኪያስ ፈይሳ።

0: ሲኖር ስታጣ። የተከበራችሁ አድማጮቻችን ከዚህ ቀጥለን የማህበራዊ ጉዳይ ሰራተኛ ከሆነችውና ቤኒሚም የተሰኘ ድርጅት በማቋቋም ለአረጋውያን አዛውንት ዜጎች እርዳታ ከምትሰጠው ወይዘሮ ሄንረታ ጋር ቃለ ምልልስ እናካሄዳለን። እንደምናለሽ ሄን?
1: ሰላም ሰጠኝ።
0: ደህና ነኝ። እንግዲህ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንሽ በጣም ነው እናመሰግነው።
1: እኔም በጣም አመሰግናለሁ።
0: እኛም በጣም ነው እናመሰግን። እንግዲህ ሄን፣ ካሁን በፊትም ቃለ ምልልስ አድርገናል። እንደናንተ ባለሙያዎች ሲናገሩ በሽምግልና ወቅት ሰዎች ሰው ያስፈልጋቸዋል። ለምሳሌ ከልጆች ጋር አብሮ የማሳለፍ ሁኔታ፣ አያቶች ወይም ሚቶች ልጆቻቸውን የልጅ ልጆቻቸውን በሚያገኙበት ጊዜ የሚያስፈልጋቸውን እርዳታ በሚሰጣቸው ጊዜ የበለጠ ብቸኝነት አይሰማቸውም እና ይህንን የብቸኝነትን ችግር ለመፍታትስ ምንድን ነው መደረግ ያለበት? ሁሉ እንግዲህ ልጅ ላይኖረው ይችላል፣ ሩቅ ሊኖሩ ይችላሉ፣ አንድ የሆነም የሌላቸው ሰዎች ይኖራሉ እና እንዲህ አይነት ችግሮችን ለመፍታት ምን መደረግ አለበት? ይህን
1: ብቸኝነት በዚህ በእውነት በሶስተኛው ክፍል እድሜ ብቸኝነት በጣም ከባድና ችግር አለሙላ እኛ ብቻ ሳይሆን አለሙላ የተቸገረች ናት ማለት ነው። እና እንዴት አርገን ነው ያንንም ብቸኝነት ወይም ያንንም ክብድ ወቅት ማሳለፍ የምንችለው? ማለት በፈረንጆች እንዲሆን ብድዱት ይባላል። አፈጋት ብድዱት የተለያዩ መልሶች ወይም የተለያዩ ኢንፎርሜሽኖች ያከፋፍላሉ። እንዴት አርገው ነው ያንን ወቅቶች ወይም ያንን የሚከፋ ቀኖች ማሳለፍ የምንችለው? አንደኛው ምንድን ነው? በመዲናት እስራኤል ሆክሲውድ ኦቪትዋክሎሚ ምን ይሰጣል? ምታፌል ማለት ተንከባካቢ መጥታ ከቤት የሚያስፈልገውን እርዳታዎች ልትሰጥ ትችላለች። ማለት አብራ ለመዋል ወይም ገቢያ ለመሄድ ወይም የተለያዩ መፍትሄዎችን ለመስጠት አንዳንዶች ሰዎች አይ ከብዶኛል፣ ወይም አንዳንዶች ሰዎች እንደዚህ እኔ ራሴ ብቻዬን ከፍቶኛል የሚሉ ተሆነ የሽማግሌዎች የሚውሉበት ቀንም መምጣት ይችላሉ። ማለት ከጓደኞቻቸው ጋር ውለው መጥተው ወደ ቤታቸው ከሰዓት በኋላ መመለስ እንዲችሉ። ይህንም በኒሚም የኔ ድርጅት እንዴት አድርገንደው ለሀበሻዎች ለነሱ ለራሳቸው በሚያስፈልጋቸው በለመዱት በሀገራቸው መጥተው ተጫውተው ውለው የሚያስፈልገውን የራሳቸውን ምግብ በልተውም እንዲሄዱ የተሯሯጥኩኝ ነው። እንዴት አድርጌ ነው ማቋቋም የምችለው? ከቢትዋህሎሚ ጋር ወይም አሞታት ነላቬት አወራለሁ ስለነሱ ትንሽ ከመጨረሻችን በፊት። እንዴት አድርገን ነው መፍትሄ ማምጣት የምንችለው ብለን የተሯሯጥኩኝ።
0: ጥሩ። አሁን ባልሽን መሰረት እንግዲህ በሙያሽ አንቺ ከተለያዩ አካላት ጋር በመንቀሳቀስ ለአዛውንቶች፣ ለሽማግሌዎች እርዳታ ለመስጠት በቋንቋቸውም በየአካባቢ እየጠራችሁ ነው እና በዚህ ዙሪያም ምርምር እንዳደረግሽ ከአሁን በፊት አጫውተሽናል። ምርምሩ ምንድን ነው?
1: ምርምሩ የነበረው እንግዲህ 3 ዓመት ያጠና ነው ምርምር ነው። ሀበሻዎች ወይም ሽማግሌዎች፣ አዛውንቶች ኢትዮጵያዎች እንዴት ነው ልዩነት እርጅናቸው እስራኤል ሀገርና ከኢትዮጵያ እና የሚያስፈልገው መፍትሄዎች ወይም መፍትሄ ምን አይነት ነገሮች ናቸው ብለን አጥንተናል። እና እንግዲህ ቅድምም እንዳወራ ነው የተለያዩ መፍትሄዎች እንደዚህ ብቸኝነት እንዳይሰማቸው፣ አንደኛ መፍትሄ ማድረግ ያለብን ከቤታቸው ውስጥ የሚሰጡ ምድቦችና የሚሰጡ የተለያዩ መፍትሄዎች ነው። ሁለተኛ ደግሞ ከቤታቸው ውጭ እንዴት አድርገን ነው እንግዲህ ለፈረንጆች፣ ለማንኛውም ለኖርማል ለሆኑት አዛውንቶች መስጠት የምንችለው ማርካዚዮም የሚባላለ ጠዋት በ7 ሰዓት ከቤታቸው ወጥተው ማታ ከሰዓት በኋላ በ2 ሰዓት 2 ሰዓት ተኩል ከቤታቸው ይመለሳሉ። እነዛንም እንዴት አድርገን ነው ለሀበሻዎች የሚያስፈልጋቸውን ጉዳይ የሚያስፈልጋቸውን መፍት በራሳቸው በሚያውቁት በሀገራቸው በኩል ማድረግ የምንችለው? እና ይሄንም ጥናት እየተደረገ ነው ከቢትዋህሎሚ ጋር፣ ከጆይንት ጋር፣ ከአሞታት መላቤብ ጋር እንዴት አድርገን ነው ለሀበሻዎች ከፍተን ከተለያዩ ቦታዎች አሁን ለመጀመር የምንፈልገው ከ7 ከተማዎች ነው። መጀመሪያ ናታንያ፣ ረሆቦት፣ ሩሽኮለጽዮን ቤርሼቫ ራምሌ እና በመሳሰሉት አገሮች ብዙ ሀበሻ ላለበት አካባቢዎች እና አገሮች ነው ይህን መስጠት የምንፈልገው።
0: ይሄ እንግዲህ በቅድ ያው ከቢቷሎም እና ከሌሎች አካላት ጋር በመተባበር ነው የምታደርጉት ለወደፊት ያው በጀትም ስለሚያስፈልገው።
1: አዎ
0: አሁን አንድ ሰው አንድ ሽማግሌ ችግር አለብኝ ካለ ችግሩን ለማወቅ የግድ ቅድም ባልሹ ወደ ሐኪም መሄድ ያስፈልጋል። ከዛ በኋላ ሐኪሙ ደግሞ መስፈርቱን አሟልቷል ብሎ ወደ እናንተ መላክ አለበት። እናንተ ናችሁ ይህ ሰውዬ እንደዚህ አይነት ነገር ይገባዋል የምትሉ። እስከዛ ግን አሁንም እርጅናው ችግር ውስጥ ይከታልና እንደው ዝም ብሎ በእድሜ ገደብ እርዳታ የለም ወይ?
1: በእድሜ ብቻ የለም እርዳታ ማለት ለምሳሌ አሁን እነዛንም ማወቅ አለብን። ለምሳሌ እስራኤል ሀገር አዛውንት ነኝ አርጅቻለሁ ወይም እርዳታ ያስፈልጊ ነው ብዬ በእድሜ ብቻ መቀበል አልችልም። ቢያንስ ሶስት ነገሮች መሆን አለባቸው። የመጀመሪያ እድሜ መሆን አለበት ማለት ሴቶች ከ62 አመት በላይ ተሆኑ፣ ወንዶች ከ67 አመት በላይ ተሆኑ። ሁለተኛ ደግሞ የጤና ጉዳይ ችግር አለ። በጭንቅላታችን ጉዳይ ሊሆን ይችላል ወይም በገላችን አካላታችን ጉዳይ ሊሆን ይችላል። በተለያዩ እነዛንም ምንድን ማለት አለበት ዶክተሩ ታልጻፈ በስነ ስርዓት ያንን ችግር ያለውን ቢትዋህሎሚ ዝም ብሎ አይሰጥም። ሶስተኛው ደግሞ ገቢ ነው። ገቢያችን ቢያንስ ከ14,000 በላይ ተሆነ ይሄ ምን ነው ካሉ ከሀበሻዎች ከኛ በጣም ደስ ይላል። ግን ከ14,000 በላይ ተሆነ ገቢያችን ግማሽ የምንቀበለው ግማሽ ይሰጡናል ማለት ነው። ግን ባልና ሚስት ሆነን ከ25,000 ሸቀል በላይ ገቢ ታለነ ያንን ዳታዎች የቢቱ አክሎሚ እርዳታ ሆክሲውድ የሚባለውን መቀበል አንችልም። ለምን ገቢያችን ብዙ ነውና አንቀበልም ማለት ነው። ግን ከዛ በበታች ካለነ ግን መፍትሄ መቀበል እንችላለን። እንዳልኩት የተለያዩ መፍትሄዎች ሁሉንም ማየት የምንችለው እንዴት ነው ማንኛውም ለየራሱ ነው እንጂ ዝም ብለን እንደዚህ ስል መፍትሄ ሰጠሁ ማለት አይደለም ለሁሎች። ግን ሁሉ መታየት አለበት ለየብቻው።
0: አዎ የግድ እርዳታዎችን ለመቀበል የተለያዩ መስፈርቶች ይኖራሉ። ያንን በሚመለከታቸው ክፍሎች ማለፍ ግድ ነው። አሁን እናንተ እንግዲህ የተለያዩ እንቅስቃሴዎችን ለማድረግ መጣራችሁ በጣም ጥሩ ነው፣ የሚያስፈልግም ነው። እንደው ምናልባት እንግዲህ እኛ በሬዲዮ ቃለምልልስ የምናደርገው አንዳንድ ነገሮችን ባለሙያዎች መጥተው ሁሉን ነገር እንዲያስረዱ ሳይሆን የመፍትሄ ሀሳቦችን እንዲጠቁሙ ነው። ከዛ በኋላ ወደ እናንተ ሊደውሉ ይችላሉ፣ ሊመጡ ይችላሉ። እና እንዲህ አይነት ነገር ይገባኛል የሚሉ ካሉ እናንተ እንዴት ነው ማግኘት የሚችሉት?
1: አዎ እንግዲህ እንዳልኩት ለእነዚህ ይህንም ዲሜንሲያን በሽታም ከሀበሻዎች ለቤተሰቦች ወይም ለሽማግሌዎች እንዲያውቁም የተለያዩ አዲስ ፕሮጀክቶች ከፍተናል። ያንንም ፕሮጀክት የማደርገው ከአሙታት መላቬብ ጋር ናቸው። ያንን ፕሮጀክት እኔ ነኝ ኃላፊ እና እንዴት አድርገን ነው መፍትሄዎች ማቅረብ የምንችለው ብለን ስናስብ እንግዲህ በሁለት መንገዶች አለን አስቤያለሁ። የመጀመሪያው በእውነት የምንፈልገው እንዴት አድርገን ነው ለእናት አባቶች ወይም ለባለቤቶች ወይም ለሚስቶች ማስተላለፍ የምንችል ብዬ ሁለት እንግዲህ ግሩፕ ዋትሳፕ ከፍተናል። አንደኛው በአማርኛ የምናስተላልፋለን የተለያዩ አዲስ ነገሮች መፍትሄዎች እንዴት አድርገን መቀበል እንችላለን ወይም ምን አይነት መልሶች መቀበል እንችላለን ብለን በአማርኛ አንድ ግሩፕ ከፍተናል። ያንንም ስልክ ቁጥር አስቀራለሁ የሚፈልግ ሰው ካለ እና መጥቶ የሚሳተፍ ካለ። ሁለተኛው ደግሞ ለቤተሰቦች በኢብራይስጥ ማለት ነው ለልጆች እና ለልጆች እንደዛውም ኩቡጻት ዋትሳፕ ግሩፕ ዋትሳፕ ከፍተናል። እንዴት አድርገው ነው በኢብራይስጥ የተለያዩ መፍትሄዎች መስጠት የምንችለው ወይም አሁን ያስበነው ያለነው ማንኛውም ሰው ከራሱ ከቤቱ ቁጭ ብሎ በፈለገው ሰዓት የተለያዩ በቪዲዮ የተቀረጹ ልምምዶች ማስተላለፍ እንችላለን ወይም አንድ ጊዜ በወር ደግሞ ተገናኝተን እንግዲህ በዙም ለማውራትና ውይይት ለማድረግ ከዛ ውጪ ደግሞ በአሳባችን ለኋላ እንዴት አድርገን ነው ሁላችንም ተገናኝተን በየአገሩ የተለያዩ መፍትሄዎች እንግዲህ እየተወያየነ አብረን መፍትሄ እንድንሰጥ ያንን ድርጅት እንዳልኩት አሞታት መላበብ ይባላል። ስልክ ቁጥሩ ዋናው ለነሱንም ጥያቄ ለመጠየቅ ተፈልጋችሁና ለማቅረብ ወይም እናንተ ራሳችሁ ውይይትና መልስ ለመፈለግ ችግራችሁ ተሆነ ስልክ ቁጥራቸው ያሞታት መላበብ ከስልካቸው በፊት አድራሻቸው ሊያፖራት 21 ኢየሩሳሌም ነው። አድራሻቸው ያሞታት መላበብ አድራሻ ሊያፖራት 21 ኢየሩሳሌም። ስልክ ቁጥራቸው ደግሞ 1-700-704533 ወይም የቢሮ ስልክ ቁጥር 02-653-7591። የዋትሳፕ ግሩፖችን ደግሞ ለመግባት ተፈልጋችሁ ወይም የኔ ስልክ ቁጥር ቀጥታ ለመጠየቅና ወይም የተለያየ መልእክቶች ልትልኩልኝ ተፈልጋችሁ ደግሞ ስልክ ቁጥሬ 0528809369 እነዚህ ናቸው።
0: በጣም ጥሩ። በጣም ነው እናመሰግን። ለማጠቃለያ የምታስተላልፊው መልእክት ካለ ወይዘሮ ሄን?
1: እሺ፣ በጣም አመሰግናለሁ። ለመጨረሻ ለማለት የምፈልገው ለእንግዲህ ለሚሰሙን ለእናት አባቶች አምስት ነገሮች አለ መናገር የምፈልገው። አንደኛ ዲሜንሲያ እንደዚህ ኖርማል በሽታ ወይም የሽማግሌዎች ለሁሉ ሽማግሌ የሚመጣ በሽታ አይደለም። ዲሜንሲያ የሚመጣው በተለያዩ በጭንቅላታችን በሽታ ላይ ናቸው። ጭንቅላታችን ምን አይነት ጉዳት ወይም ተጎድቷል ማለት ነው። እንደዚህ አንዳንድ ጊዜ አይ እየረስታሁ ነው ወይ አይ ማስታወሴን እኮ እየጠፋብኝ ነው ምናምን ማለት ይሄ ዲሜንሲያ በሽታ አይደለም ማለት ነው። እና ዲሜንሲያ በሽታ እንዳለው የተለያዩ ብዙ ሲምፕቶም አለው። ያንንም ማወቅ አለብን። አንዳንድ ጊዜ ወይ እንደዚህ እየረሳሁ ነው ብቻ ተቸግር ያለው በሽታ ላይ ነው ምናምን ማለት የለም። እና አንዳንድ ጊዜ ደግሞ እንደዚህ አይነት በሽታዎች ቤተሰቦቻችን ወይም እናት አባቶቻችን እንደዚህ ሲያዙ ወይም ሊከብድ ይሆናል። እና እኛ ሀሳባችን እንደዚህ አይነት ግሩፖች ወይም ስንፈጥር ወይም ግንኙነቶች ለማድረግ ከአሞታት መላበብ ጋር እንዴት አድርገን ነው እነሱን ብቻቸውን እንዳይሆኑ እንዴት አድርገን ነው መፍትሄ ለሁሎች መስጠት የምንችለው ያንን ችግር እንዳይከብድ ብለን ነው። እና እኔም ተስፋ አደርጋለሁ ሁሎች እንግዲህ የሚያስፈልጋቸውን ሰው እርዳታም ለምርመራውም ተሆነ መጥተው እንዲመረመሩ ለመጨረሻም መፍትሄዎች በየወሩ ወይም በየጊዜው በየሳምንቱ መቀበል የሚችሉት።
0: ጥሩ። እንግዲህ የማህበራዊ ጉዳይ ሰራተኛና የቤኒሚም ድርጅት ኃላፊ ሄን ኬልሲ ረታ በጣም ነው የምናመሰግን። እንግዲህ መልካም ጊዜ እንመኝልሻለን። ሌላ ጊዜም ያው ሙያዊ ማብራሪያሽን እንደምትቀጥይ ተስፋ እናደርጋለን። ብዙ ጉዳዮች አሉ የምንነጋገርባቸው።
1: አመሰግናለሁ ሰጠኝ። ተባረኩ። ለአዛውንቶችን እንደዚህ ማስተላለፍ በጣም አመሰግናለሁ።
0: እኛም በጣም እናመሰግናለን። መልካም ቻው።

ጤና ይስጥልን ክብራትና ክብራን አድማጮቻችን። በዛሬው ዝግጅታችን ባህልና ኪነ ጥበብ ለአንድ ማህበረሰብ ያላቸውን ጥቅም፣ ሙዚቃና የሙዚቃ ሰዎችን ህይወት ባጭሩ በመዳሰስ ስራዎቻቸውን እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁን እንድትቆዩ አስቀድመን እንጋብዛለን። ባህልና ኪነ ጥበብ ለአንድ ማህበረሰብ ማንነት ማሳያ የሆኑ ከትውልድ ትውልድ የሚተላለፉ ትልቅ ሀብቶች ናቸው። ማንኛውም ማህበረሰብ የራሱ የሆነ ባህል ኪነ ጥበብና ዘውግ ሲኖረው በማንነቱ እንዲኮራ ያደርገዋል። ባህልና ኪነ ጥበብ የአንድ ሳንቲም ሁለት ገጽታዎች ናቸው። ባህል በኪነ ጥበብ ይገለጻል፣ ኪነ ጥበብ ደግሞ ባህልን ያንጸባርቃል። ስነ ጥበብ ስልታዊ ብቃትን፣ ውበትን፣ ስሜታዊ ኃይልን ወይም ጽንሰ ሐሳቦችን የሚገልጽ የፈጠራ ወይም ምናባዊ ተሰጥኦን የሚያካትት የተለያዩ ሰዎች እንቅስቃሴ ምርት ነው። በስነ ጥበብ ታሪክ አተያይ ጥበባዊ ስራዎች የሰው ልጅ እስካለ ድረስ ከሞላ ጎደል ኖረዋል። ከቅድመ ታሪካዊ ስነ ጥበብ እስከ ዘመናዊ ጥበብ ድረስ አብረውን ቆይተዋል። ጥበባት የሰው ልጅ የተለያዩ ማህበራዊ፣ ባህላዊና ግለሰባዊ ማንነቶችን የሚያጎለብትበት፣ እሴቶችን፣ ግንዛቤዎችን፣ ፍርዶችን፣ ሐሳቦችን፣ ራዕዮችን፣ መንፈሳዊ ትርጉሞችን፣ የህይወት ዘይቤዎችንና ልምዶችን በጊዜና በቦታ ውስጥ የሚያስተላልፍበት መሳሪያ ነው። ሙዚቃ በብዙ ባህሎች፣ በሃይማኖታዊ ስርዓቶች፣ በአምልኮ ስርዓቶች ለምሳሌ በምረቃና በጋብቻ፣ በማህበራዊ እንቅስቃሴዎች ለምሳሌ በጭፈራና በመሳሰሉት ባህላዊ እንቅስቃሴዎች ውስጥ ቁልፍ ሚና ስለሚጫወት የሰዎች ያኗኗር ዘይቤ ወሳኝ አካል ነው። የሙዚቃ አፈጣጠር፣ አፈጻጸሙ፣ ፋይዳውና ተረጓጎሙ ሳይቀር እንደ ባህልና ማህበራዊ ሁኔታ ይለያያል። ባህላዊ ሙዚቃ፣ የጥበብ ሙዚቃ፣ ለሃይማኖታዊ ስርዓቶች የተጻፉ ሙዚቃዎችና እንደ ዝማሬ ያሉ የስራ ዘፈኖችን ጨምሮ ብዙ አይነት ሙዚቃዎች አሉ። በዓለም ዙሪያ የተለያዩ የሙዚቃ አይነቶች አሉ። ከነዚህ መካከል ሀገረኛ ሙዚቃ፣ የባህል ሙዚቃ፣ ኤሌክትሮኒክ ሙዚቃ፣ ፋንክ ሙዚቃ፣ ሂፕ ሆፕ ሙዚቃ፣ ጃዝ፣ ላቲን፣ ፖፕ፣ ፓንክ፣ ሬጌ፣ ሮክ፣ ሜታል፣ ሶልና አርኤንድቢ፣ ፓልካና የመሳሰሉት የሙዚቃ አይነቶች አሉ። የእስራኤል ሙዚቃ። የእስራኤል ሙዚቃ የይሁዳውያንና ይሁዳውያን ያልሆኑ የሙዚቃ ባህሎች ጥምረት ነው። በአንድ ክፍለ ዘመን ውስጥ ልዩ የሆነ የሙዚቃ ባህል ለመፍጠር ተችሏል። የእስራኤል ሙዚቀኞች የእስራኤል ስልትና ድምፅ ከመፍጠር በተጨማሪ በክላሲካል፣ ጃዝ፣ ፖፕ፣ ሮክ እና ሌሎች ዓለም አቀፍ የሙዚቃ ዘውጎች ላይ ከፍተኛ አስተዋጽኦ አበርክተዋል። ከ1970ዎቹ ጀምሮ የእስራኤል ሮክ፣ ፎልክ እና ጃዝ ሙዚቀኞች በአገር ውስጥም ሆነ ከውጭ በሰፊው በመስራታቸው በሙዚቃው ልዩነት እየበዙ መጥተዋል። ብዙዎች የዓለም ምርጥ ክላሲካል ሙዚቀኞች ይሁዳውያን ወይም እስራኤላውያን ስደተኞች ናቸው። የእስራኤል ክላሲካል አቀናባሪዎች ስራዎች በዓለም አቀፍ ደረጃ በታዋቂ ኦርኬስትራዎች ተካሂደዋል። ሙዚቃ በእስራኤል የብሔራዊ ማንነት ዋነኛ አካል ነው። የዕብራይስጥ መዝሙሮችና የሕዝብ መዝሙሮች ሽራ በጽቡር በማቋቋም ይበረታታሉ፣ እንዲሁም ይደገፋሉ። ከእስራኤል ታዋቂ ሙዚቃ አቀናባሪና የሙዚቃ ታሪክ ጸሐፊዎች አንዱ የሆነው ናሆም ሄይማን ባህልን በመፍጠር ላይ ነን ብሏል። ከአውሮፓ፣ ከእስያ፣ ከመካከለኛው ምስራቅና ከሌሎች ቦታዎች የመጡ አዲስ ገቢ ይሁዳውያን የሙዚቃ ባህላቸውን ይዘው ወደ አዲሲቷ እስራኤል ብቅ ብለዋል። እንደ ሊኦር ካንቶር ገለጻ የእስራኤል ሙዚቃ ልክ እንደ ህዝቡ ከብዙ ዘውጎች፣ ቅጦችና ዘመናት የተዋቀረ በመሆኑ አንድ ነው ብሎ ለመግለጽ አስቸጋሪ ነው። አንዳንድ እስራኤላውያን የተረጋጉ ዜማዎችን በተስፋ የፍቅር ግጥሞችን ሲያዳምጡ፣ ሌሎች ደግሞ የሚወደደውን የመካከለኛው ምስራቅ ዘውግ ማለትም ሚዝራሂ ከሂፕሆፕ ምቶችና ከፍቅር ግጥሞች ጋር ይመርጣሉ። አሪክ አይንሽታይን። በእስራኤል የሙዚቃ ታሪክ ውስጥ አሪክ አይንሽታይን ትልቅ ቦታ ያለው የኪነ ጥበብ ሰው ነበር። አሪክ አይንሽታይን የእስራኤል ድምፅ በመባል የሚታወቅ ነበር። በመሆኑም በሁሉም ጊዜያት በጣም ተወዳጅና ተደማጭነት ያለው የእስራኤል አርቲስት ተደርጎ ይቆጠር ነበር። ሕይወቱ አልፎም አሁንም ተደማጭ አርቲስት ነው። ከ50 ዓመታት በላይ በኪነ ጥበብ ሙያ ቆይቷል። አይንሽታይን ከብዙ ታዋቂ የእስራኤል ዘፋኞችና የዘፈን ደራሲዎች ጋር በመተባበር ከ500 በላይ ዘፈኖች አውጥቷል። እንዲሁም 34 አልበሞች ላይ ተሳትፏል። አሪክ አይንሽታይን ጥር 3 ቀን 1939 ዓ.ም በቴል አቪቭ ከተማ ነው የተወለደው።
ህዳር 26 ቀን 2013 ዓመተ ምህረት በ74 ዓመቱ ከዚህ ዓለም በሞት ተለይቷል። አሪክ የእስራኤል ዘፋኝ፣ ተዋናይ፣ ኮሜዲያንና የስክሪፕት ጻፊ እንዲሁም ስፖርተኛ ነበር። አሪክ በተለያዩ ባንዶች ተጫውቷል። አንሽታይን በጣም አስፈላጊ ከሆኑት የእስራኤል ዘፋኞች አንዱ ነው ተብሎ ይታሰባል። በስሙም የሽልማት ድርጅት ተቋቁሟል። ለዛሬው አኒቫታ ወይም እኔ እናንተ የተሰኘውን ዘፈን እንጋብዛችኋለን። የዘፈኑ መልእክት አንድ ሰው ከጓደኛው ጋር በመሆን አንድ ቀን ዓለምን ለመለወጥ እንደሚችል ያለውን ተስፋ ይገልጻል። ዜማውን አብረን እናዳምጠው።

ለዜማው ዘና እንዳላችሁ ተስፋ እናደርጋለን። ወደ ቀጣዩ ዝግጅት እናልፋለን። ባህል ባህል በማህበረሰብ ውስጥ የሚገኙትን ማህበራዊ ባህሪያትና ደንቦች እንዲሁም በእነዚህ ቡድኖች ውስጥ ያሉትን የግለሰቦች ዕውቀት፣ እምነት፣ ጥበብ፣ ህግጋት፣ ልማዶችና ችሎታዎች የሚያካትት ጥቅል ቃል ነው። ሰዎች ባህልን የሚያገኙት በማህበረሰቦች ውስጥ ባሉ የተለያዩ እንቅስቃሴዎች ነው። ባህላዊ ደንብ በህብረተሰብ ውስጥ ተቀባይነት ያለው ባህሪን ያዘጋጃል። ባንድ ሁኔታ ውስጥ የባህሪ ያለባበስ፣ የቋንቋና ያመለካከት መመሪያ ሆኖ ያገለግላል። ይህም በማህበራዊ ቡድን ውስጥ ለሚጠበቁ ነገሮች አብነት ሆኖ ያገለግላል። ባህል በሰው ማህበረሰቦች ውስጥ በማህበራዊ ትምህርት የሚተላለፉትን ክስተቶችን በማካተት እንደ ማዕከላዊ ጽንሰ ሐሳብ ይቆጠራል። ባህል በሁሉም የሰው ማህበረሰብ ውስጥ ይገኛል። ባህልን እንደ ጥበብ፣ ሙዚቃ፣ ዳንስ፣ ስነ ስርዓት፣ ሃይማኖትና እንደ መሳሪያ አጠቃቀም፣ ምግብ ማብሰል፣ መጠለያና ልብስ ያሉ ገላጭ ቅርጾችን ያካትታል። በሰባዊነት ውስጥ የግለሰቦች ባህሪ እንደ አንድ የባህል ስሜት በተወሰነ ደረጃ በኪነ ጥበብ፣ በሳይንስ፣ በትምህርት ወይም በስነ ምግባር የዳበረ ሁኔታ የታየበት ነው። የባህል ውስብስብነት ደረጃም አንዳንድ ጊዜ ስልጣኔዎችን ከተወሳሰቡ ማህበረሰቦች ለመለየት ጥቅም ላይ ይውላል። በባህል ላይ ያሉ አንዳንድ አመለካከቶች በከፍተኛ የማህበረሰብ ሊቃንና ዝቅተኛ ባህል፣ ታዋቂ ባህል ወይም ህዝባዊ ባህል መካከል በመደብ ላይ በተመሰረቱ ልዩነቶች ውስጥ ይገኛሉ። ጠቅለል ባለ አነጋገር ባህል በተለይ በብሔረሰቦች መካከል የሚጠቀሟቸውን ተምሳሌታዊ ምልክቶች ማለትም የሰውነት እንቅስቃሴ፣ አልባሳት ወይም የጣጌጥና የመሳሰሉት ተለይተው እንዲታዩ ይጠቅማል። ባህል ማለት እንደ ጎሳ ወይም ብሔር ያሉ የአንድ ማህበረሰብ ወይም የማህበረሰብ ልማዶች፣ ወጎችና እሴቶች ስብስብ ነው። ባህል በጊዜ ሂደት የተገኘ የእውቀት ስብስብ ነው። አሁን ስለ ታዋቂው ሙዚቀኛ ማይክል ቦልተን አጭር መረጃ እናቀርባለን። ማይክል ቦልተን የተወለደው በኮኒቲኬት አሜሪካ ሲሆን የካቲት 26 ቀን 1953 ዓ.ም ነው። ማይክል በፖፕ ሮክ የሙዚቃ ስልት ይታወቃል። ሙዚቃን የጀመረው በ1975 ዓ.ም እንደሆነ ይነገራል። ቦልተን ድምፃዊ ከመሆኑ ባሻገር የዘፈን ግጥም ደራሲና የድምፅ ጊታርና ፒያኖን የሚጫወት ሙዚቀኛ ነው። የቦልተን የፈጠራ ስራዎች ከ75 ሚሊዮን በላይ ቅጂዎች ተሽጠውለታል። በርካታ አልበሞችንና ነጠላ ዜማዎችን ያወጣና የተደነቀ 6 የአሜሪካ የሙዚቃ ሽልማቶችንና 2 ግራሚዎችን ማሸነፍ የቻለ ድንቅ ሙዚቀኛ ነው። ለዛሬው When a Man Loves a Woman የተሰኘውን ወይም አንድ ወንድ ሴትን ሲያፈቅር የተሰኘውን ዜማ እንጋብዛችኋለን።

በዜማው ዘና እንዳላችሁ ተስፋ እናደርጋለን። አሁን የጊሊ ያለውን የህይወት ታሪክ እንዳስሳለን። ጊሊ ወይም ታደሰ ያለው በጎንደር ጸዳ ከተማ በ1981 ዓመተ ምህረት የተወለደ እስራኤላዊ ሙዚቀኛ ነው። ጊሊ በ4 አመቱ በሙሴ ዘመቻ ነው ወደ እስራኤል የመጣው። ጊሊ ዘፋኝ፣ አቀናባሪና ሙዚቃ አዘጋጅ ነው። ሙዚቃን በአብዛኛው በአማርኛና በእንግሊዘኛ እንዲሁም በኢብራይስጥ ይዘፍናል። ጊሊ በ2017 ዓመተ ምህረት የመጀመሪያ አልበሙን ጊሊ ያሎ በሚል ስም በዴድ ሲ ሪኮርዲንግ አማካይነት አውጥቷል። አልበሙ ከኢትዮጵያ ሙዚቃ እስከ ኤሌክትሮኒክስ ሙዚቃ፣ ብሉዝ፣ ጃዝ፣ ሬጌና የመሳሰሉት የተለያዩ ሙዚቃዎችን ያካተተ ነው። የሙዚቃው ብዙዎች ግጥሞች በአማርኛና በእንግሊዘኛ የተጻፉ ሲሆኑ ስለ ማህበራዊ ተቃውሞ፣ በእስራኤል ውስጥ ያለውን ዘረኝነትና የፖሊስ ጥቃትን ይገልጻሉ። ለዛሬው ሰላም ሻሎም ላህ ኢር የተሰኘውን ዜማን ጋብዛችኋለን።

የተከበራችሁ አድማጮቻችን የዛሬው የባህልና ኪነጥበብ ፕሮግራማችን ይህን ይመስላል። ስለተከታተላችሁን እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። በመጪው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በሰላም ቆዩልን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተሰንበት የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሰንበት እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ቴት ዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 29 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 23 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዘፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጆች ጥላሁን መልኬና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና የመዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት በተለያዩ የጦር ግንባሮች የሽብርተኞችን እንቅስቃሴዎች ለማስቀረት እርምጃ መውሰዱ እንደቀጠለ ነው። በእስራኤል የአረብ ማህበረሰብ ያለውን ግጭት ለማስቆም እና የዜጎችን ደህንነት ለማስከበር ጥረት የሚያደርጉ መሆኑን የክኔሴት አባል ሐመድ አማር ገለጹ። የሕዝበላው ድርጅት መሪ ናይም ካሰም ድርጅቱ ከእስራኤል ጋር በጦር ሜዳ እየተዋጋ መሆኑን ገለጸ። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱት ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በተለያዩ ጦር ግንባሮች የሽብርተኞችን እንቅስቃሴዎች ለማስቀረት እርምጃ መውሰዱን እንደቀጠለ ነው ተባለ። ትላንት በጀኒን 3 ሽብርተኞች ተደምስሰዋል። የእስራኤል ደህንነት ጥበቃ አካላት እንደገለጹት በጀኒን ከተማ እርምጃ ከተወሰደባቸው ሽብርተኞች መካከል አንዱ በከተማዋ በሚገኝ የፍልስጤማውያን ስደተኞች ሰፈር የሐማስን እንቅስቃሴ ሲያስፈጽም የነበረው ኬስ ቢታዊ የተባለ ሽብርተኛ አንዱ ነው ተብሏል። ብዙ የሽብር እንቅስቃሴዎችን ሲያደርግ ነበር፣ እንዲሁም ባዛና ውጭ ሀገራት ከሚገኙ የሐማስ ድርጅት አባላት ጋር ግንኙነት ፈጥሮ ሲንቀሳቀስ ነበር ተብሏል። የአየር ኃይሉ ቢታዊና ሌሎች ሁለት ሽብርተኞች ተሳፍረውበት ሲሄዱ የነበረውን መኪና ማጥቃቱ ተገልጿል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም በድሮን ጥቃት መፈጸሙን የአካባቢው የወሬ ምንጮች ዘግበዋል። ጥቃቱ ሌሊቱንና ዛሬም የእስራኤል ጦር አልፎ አልፎ እርምጃ መውሰዱን ቃል አቀባያችን ሮይ ኢኬስ ካደረሰን ዘገባ መረዳት ችለናል። በእስራኤል የአረብ ማህበረሰብ ያለውን ግጭት ለማስቆም እና የዜጎችን ደህንነት ለማስከበር ጥረት የሚያደርጉ መሆኑን የክኔሴት አባል ሐመድ አማር ገለጹ። በእስራኤል ቢቲኑ ፓርቲ ስር የክኔሴት አባል ሆኖ እያገለገሉ ያሉት ሐመድ አማር ለካኔ ዜና ክፍል እንደገለጹት በመጪው ክኔሴት ከተመረጡ በአረብ እስራኤል ማህበረሰብ ውስጥ ያለውን የደህንነት ችግር ለማስወገድና ግጭቶችን ለመፍታት የሚንቀሳቀሱ መሆኑን ገልጸዋል። የክኔሴት አባል ሐመድ አማር በተጨማሪ እንዳሉት በመጪው መንግስት እኔ የሀገር ውስጥ ደህንነት ጥበቃ ሚኒስትር ስልጣን ከተቀበልኩ የእስራኤል ዜጎችን የግል ደህንነት ለማስጠበቅ እጥራለሁ። በእስራኤል ሀገር እያንዳንዱ የንግድ ተቋም ለወንበዴ ቡድኖች ገንዘብ የሚከፍልበት ሁኔታ ሊኖር አይገባውም። ትላንት በአንድ ገጠር ጉብኝት አድርጌ ነበር። የንግድ ተቋማትን ተመልክቻለሁ። ከዜጎች ጋርም ተነጋግሬያለሁ። ስንት እንደሚሰቃዩ ነግረውኛል። የኢኮኖሚው እንቅስቃሴ በጣም ከባድ ጉዳት እያስከተለበት ይገኛል። ከሁሉም ነገር ከባዱ ግን ንግድ ተቋማት ሰዎች መጥተው ወደ ንግድ ተቋማት ሰዎች መጥተው በየወሩ መጨረሻ ከ10,000 እስከ 20,000 ሸቀል መክፈል አለብህ ሲሉ ነው። አንዳንድ ቦታዎች ሚሊዮን የሚደርሱም አሉ። ይህን ደግሞ መዋጋት አለብን ካሉ በኋላ የእስራኤል ቤቲኑ ፓርቲ ሊቀመንበር አቪግዶር ሊበርማን አዋቂና ኃላፊነት የሚሰማቸው ሰው ስለሆኑ የለውጥ መንግስት ማምጣት ይችላሉ ብለዋል የክኔሴት አባል ሐመድ አማር። የሕዝበላው መሪ ናኢም ካሰም ድርጅቱ ከእስራኤል ጋር በጦር ሜዳ እየተዋጋ መሆኑን ገለጸ። ናኢም ካሰም ሕዝበላ ከእስራኤል ጋር በጦርነቱ ውስጥ መሆኑን ገልጾ የሊባኖስ መንግስት ከእስራኤል ጋር ድርድር ለማካሄድ መወሰኑን ነቅፏል። ሊባኖስ ከእስራኤል ጋር ድርድር እውነተኛ በሆነ መልኩ እያካሄደች ሳይሆን እጅ እየሰጠች ነው። ምክንያቱም ምንም አይነት ቅድመ ሁኔታ የለውም። የእስራኤል መከላከያ ሰራዊትም ሊባኖስን እያጠቃ ይገኛል። ሂዝበላ ሊባኖስና እስራኤልን ስምምነት አያውቀውም። ስምምነቱ ሊባኖስን የሚያጣጥልና ህጋዊ አይደለም። በመሆኑም ድርጅታችን ለናሙና ተብለው ከተከለሉ ቦታዎች አይወጣም ብሏል ናኢም ካሰም። የበንዲ እንዳለ የኒማኑስ ፕሬዝዳንት ጆዜፍ አውንና የሀገሪቱ ፓርላማ ሊቀመንበር ነቢያ ባሬ ሂዝበላ ለናሙና ከተመረጡ ቦታዎች ወጥቶ ለሊባኖስ ጦር እንዲያስረክብ ለማሳመን ጥረት እያደረጉ መሆኑን ኒዳ አልዋተን የተሰኘው የሀገሪቱ ጋዜጣ ዘግቧል። ይሁን እንጂ የሂዝበላ ድርጅት የሊባኖስ መንግስት ባለስልጣናት የሚያቀርቡለትን ሀሳብ ውድቅ አድርጓል ተብሏል። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። በኔፓልና ቻይና ድንበር ላይ ሰሞኑን ሳይታሰብ የተከሰተው የጎርፍ መጥለቅለቅና የአፈር ናዳ ከ600 በላይ ሰዎችን ህይወት አጥፍቷል። ከ2500 በላይ ዜጎች እስካሁን መዳረሻቸው አይታወቅም። በርካታ ንብረት አውድሟል። የተፈጥሮ አደጋው በርካታ ቤቶችን ጠራርጎ ወስዷል። ድልድዮችን አፈራርሷል። መሰረተ ልማቶችን አውድሟል። በተፈጥሮ አደጋው የተጎዱ ሰዎችን ለማዳን የሚደረገውም ጥረት አስቸጋሪ የአየር ጸባይ ካስቆመው በኋላ ዛሬ ትንሽ መሻሻል አሳይቶ ጥረቱ እንደገና ታድሷል ተብሏል። በሌላ በኩል ደግሞ ዳግመኛ የጎርፍ መጥለቅ ይከሰታል ተብሎ ስጋት አሳድሯል። እንደ ባለሙያዎች ገለጻ ከሆነ የጎርፍ መጥለቅለቁና አፈር ናዳው የተከሰተው የበረዶ ግግር ማምቶ የፈጠረው ጎርፍ ሲሆን ይህ ክስተት ሌላ ሐይቅ ፈጥሮ አዲሱ ሐይቅም በጣም የሞላ በመሄዱ ሌላ የጎርፍ መጥለቅለቅ ያስከትላል ተብሎ ከፍተኛ ስጋት ፈጥሯል። በጎርፍ መጥለቅለቁ መዳረሻቸው ከጠፋ ዜጎች መካከል ብዙዎች የውጭ ሀገራት ዜጎች መሆናቸውም ተገልጿል። ኔፓል፣ ቻይና እና ሌሎች ሀገራትም በአደጋው የተጎዱ ዜጎችን ለመርዳት እንቅስቃሴያቸውን ጀምረዋል። እስካሁን ከ3700 በላይ ዜጎችን ከአስቸጋሪ ቦታዎች ማውጣት ተችሏል። የተፈጥሮ አደጋው በኔፓል ብቻ ሳይሆን በቻይና ታይቤ ግዛትም ጉዳት አድርሷል። የኔፓል ውጭ ጉዳይ ሚኒስትር የዓለም ሀገራት የእርዳታ እጃቸውን ለኔፓል እንዲዘረጉ ጥሪ አቅርበዋል። የቱርክ ፕሬዝዳንት ታይብ ኤርዶዋን የእስራኤል መንግስት የጦርነት አባዜ ያለበት መንግስት ነው በማለት በጥብቅ ነቀፉ። ፕሬዝዳንት ኤርዶዋን በኢስታንቡል ትላንት ባካሄዱት ንግግር የእስራኤል መንግስት ጦርነት ፈላጊ መንግስት ነው፣ አካባቢውን በሙሉ ወደ ግጭት ማስገባት ይፈልጋል፣ ጽዮናዊ

እናቀርባቸዋለን። ለችግሩ መፍትሄ ዲፕሎማሲያዊ መንገድ ነው። ውይይቱና ራሳችን መከላከሉ የማይነጣጠሉ ጉዳዮች ናቸው። እንዲሁም የሀገራችን ብሔራዊ ጥቅሞችን ያስከብራሉ። ኢራን መንግስት የዋጋ ግሽበትን ለመቋቋም አዳዲስ የስራ ዘርፎችን ለመክፈት ወደ ውጭ የሚላኩ ምርቶችን ለመጨመርና በዶላር ጥገኛ መሆናችን ደረጃ በደረጃ ለመቀነስ እርምጃ እንወስዳለን ብሏል የኢራን መንግስት። ይህ በእንዲህ እንዳለ አሜሪካ የሆርሙዝ የባህር ወሽመጥ ለንግድ መርከቦች እንቅስቃሴ ክፍት ነው ብሎ የገለጸውን የኢራን አብዮታዊ ዘብ አስተባብሏል። የአሜሪካ መንግስት እንዲህ አይነት መግለጫ የሚያወጣው በነዳጅ ገበያ ላይ ተጽዕኖ ለማሳደርና የደረሰበትን ውድቀት ለመሸፈን ነው። በሆርሙዝ የባህር ወሽመጥ ላይ የጣል ነው ገደብ ይቀጥላል። ገደቡ የሚነሳው የአሜሪካ ወታደራዊ እንቅስቃሴ ሲቆምና ዋሽንግተን የገባቻቸውን ቃሎች በመፈጸም ቴህራን ተግባር ላይ መዋል ስትጀምር ነው ብላለች ኢራን። በአሜሪካና ቬንዙዌላ መካከል በነዳጅ ምርት ዙሪያ ከስምምነት ላይ መደረሱን ፕሬዚዳንት ትራምፕ አስታወቁ። ትራምፕ እንዳሉት ቬንዙዌላ ካላት የነዳጅ ምርት ላይ ከ65 ቢሊዮን ነዳጅ በርሜል በላይ ለአሜሪካ እንድትሸጥ ቬንዙዌላ ተስማምታለች። ይህ ደግሞ በዓለም የነዳጅ ስምምነት ታሪክ ውስጥ በጣም ከፍተኛው ነው። ሂደቱ የአሜሪካን የነዳጅ ክምችት በጥፍ ያሳድጋል፣ እንዲሁም በዩናይትድ ስቴትስ አሜሪካ የነዳጅ ዋጋ እንዲቀንስ ያደርጋል ብለዋል ፕሬዚዳንት ትራምፕ። እንደሚታወቀው አሜሪካ በ2016 ዓ.ም መጀመሪያ አካባቢ የቬንዙዌላን ፕሬዚዳንትና ባለቤታቸውን ሳይታሰብ በቁጥጥር ስር በመዋል ወደ ሀገሯ ወስዳ ለፍርድ ለማቅረብ እየተዘጋጀች ነው። አዲሱ የቬንዙዌላ አስተዳደር ከአሜሪካ ጋር ጥብቅ ግንኙነት መጀመሩ ይታወቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። ሌሊት በሰሜንና ማዕከላዊ የሀገሪቱ ክፍል ዝናብ ሊዘንብ ይችላል። በአንዳንድ አካባቢዎችም የጎርፍ መጠቅጠቅ ሊኖር ይችላል የሚል ስጋት አለ። ነገ እሁድ ሙቀቱ ይቀንሳል፣ በአንዳንድ አካባቢዎችም ዝናብ ሊዘንብ ይችላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ከዜማው ተመልሰናል። አሁን ወቅታዊ ጉዳዮችን ወቅታዊ ዘገባዎችን የምናቀርበት ሰዓት ነው። የደህንነት ጉዳይ ዘገባችን ጥላሁን መልኬ ይገኛል መስመር ላይ። ጥላሁን እንዴት ዋልክሽ? አባት ሻሎም።
1: መልካም ሰንበት ሰጠኝ። ደስ የሚል ዜማ ነበር። አለም እናት አለም ጎንደር እያለ ነበር እንግዲህ።
0: ጥሩ ነው እንግዲህ ያው እንደምታውቀው ሰንበት ነው እና አንዳንዴ ደግሞ ዜማዎች ሲሆኑ ፖለቲካውም ጦርነቱም ስልችት ይላል ለአድማጮቻችን።
1: እውነት ነው መተላለፊያ እንደዚህ አይነት ውስታ ቆንጆ ነው። ያው መቼም ትውልዳችን ማለት ህዝባችን የተቀበረባትን ጎንደር አስታወሰን ነው ባጭሩ።
0: ጥሩ ነው፣ እናመሰግናለን። የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው እንግዲህ የእስራኤል ጦር እንቅስቃሴ ወይም እርምጃ የሚወስድባቸው ቦታዎች አሉ። አሁን በጀኒን ከተማ እርምጃ መውሰዱ ተገልጿል። በሊባኖስም እንዲሁ እንቅስቃሴ እያደረገ ነው ይባላል። በአዛ ሰርጥም አልፎ አልፎ እርምጃ ይወስዳል ይባላል። እንዴት ነው በአጠቃላይ ሁኔታ?
1: ሶስት አቅጣጫ እኮ ነው የምትነግረው። ያው ማለት ሰሜን፣ ደቡብ፣ እዛም አልፎ ደግሞ ውስጥ አብረውን ከሚኖሩ አረብ እስራኤላውያን ጋር ያለው ሁኔታ ነው። ይኸውልህ ሰጠኝ፣ በእርግጥ እስራኤል ነው ሶስት አመት አለፈ መሰለ እንግዲህ ጦርነት በተለያዩ
0: ሶስት አመት ሊሞላ ነው እንግዲህ
1: እየደረስን ነው ወደ
0: ኦክቶበር ሰባት እስክንደርስ ድረስ ያው
1: እውነት ነው። ይሄ ሶስተኛ ዓመት ያስቆጠረው ጦርነት በተለያዩ አቅጣጫዎች እስካሁን የተከፈተው በር አልተዘጋም። እንዲያውም ይባስ ብሎ ሌሎች ብዙ ነገሮች ይጠብቁናል ደግሞ የአንዳንዶቹ እይታ ነው። ለማንኛውም እዚህ አብረውን ከሚኖሩት ይሁዳና ሰማሪያ አካባቢ ጀኒን እስራኤልም ተወስደው እርምጃ እንዴት ነው ቸላ ባለመስሎ ይታየኛል። ምክንያቱም አሁን ካለንበት ጦርነት የባሰ ችግር የእስራኤልን ደህንነትና ዜጎቿን ስጋት ላይ የሚጥለው የይሁዳና ሰማሪያ አካባቢ ነው የሚባለው ሁኔታ አለ። ያ ደግሞ ለዚህም ሲባል የመከላከያ ኃይሉ አረባካችሁ ሲል ይማጸናል። የወታደር እጥረት አለብኝ ወደ ቦታው የመላክ ሁኔታ ለማስታወስ ያህል እዚህ ነኝ። ይሁዳና ሰማሪያ አካባቢ ወደ እንግዲህ ወደ 22,000 የሚጠጋ ማለት ነው እንግዲህ ወደ ብዙ የሺ ጦሮች ማለት ነው እንግዲህ የሻለቃ ጦር ወደዛ ቦታ ቢላክበት ወደ 27 የሻለቃ ጦር ወደ ቦታው ተልቋል። ይህ የሌሎችንን አካባቢ ደህንነት ከማስጠበቅ እንግዲህ ያው ያንን በመተው የተላከበት ሁኔታ አለ እና ጀኒንና አካባቢዎቹ የሚወሰዱት እርምጃዎች አንገብጋቢ የሆኑ ሆነው እንጂ ከዛ በላይ በጣም በይሁዳ ወላ ችግር ይፈጥራሉ የሚል ስጋቱና ፍራቸው እንዳል ከዛም አልፎ ቀጣዩ ጦርነታችን የሚሆነው ይህን የሚሉ በእስራኤል መንግስት ስጋት ዋል። ምናልባት በእነሱ ዘንድ እንትፋዳ ይሉታል በዚህ በእነሱ ቋንቋ ወይም ደግሞ የአረብ አመፅ ከተነሳ ምን ሊሆን ነው? እንዴት ነው ተዘጋጅተ? ብዙ ጥያቄ አለ። እርምጃ ይወሰዳል ግን ተገቢ አይደለም፣ መንግስት ግን ትኩረት ያደርግበታል። አሁን ወደ ደቡብ ስንሄድ ደግሞ አዛን በተመለከተ እስራኤል አልፎ አልፎ እርምጃ ትወስዳለች። ትናንት ብቻ ወደ 9 የሚሆኑ ፍልስጤማውያን በእስራኤል መከላከያ ተደምስሰዋል። ዛሬ አንድ ፍልስጤማዊ ማለት ሽብር ፈጣሪ ተደምስሷል። አጠቃላይ ያለው ሁኔታ ስታይ በጣም ያው እስራኤል አሁንም ጦርነት ለደህንነት ስጋት በምትለው እርምጃ ትወስዳለች። ጎን ለጎን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ እሱን ለማስኬድ ደግሞ የተጀመረ ጉዞ አለ። አሁን ከዚህ ጋር እንዲያውም ሰጠ ትኩረት ተይዞ በውጭ ሀገር ዜና አውታሮች ቦታ ተሰጡት ያለው ኦኬ ዶናልድ ትራምፕ የሰላም እቅድ አዛን በተመለከተ ይሄ ሲባል ያው እነዚህ ሀገራት የተመለመሉትና ከአሜሪካ ጎን እንቆማለን ያሉት እንግዲህ ወታደሮቻቸውን ለመላክ ቅድመ ዝግጅት ላይ ይገኛሉ። ከወዲሁ በአዛ ከቅድመ ዝግጅቱ እነዚህ የሚመጡት አጠቃላይ እንግዲህ ወደ 5,000 የሚሆኑ ወታደሮች የውጭ ሀገራት ማለት ነው ወደ አካባቢው እንደሚመጡ ይነገራልኝ። ከወዲሁ ግን የመጀመሪያው ወደ 1,500 የሚሆኑ ወታደሮች አቀባበል ይደረግላቸዋል። ይህ እነሱን ለመቀበል ደግሞ ወደ 20 የሚሆኑ በጣም ግዙፍ የሆኑ ድንኳኖች ይቀመጣሉ፣ ወደ 100 የሚሆኑ ጊዜያዊ መኖሪያ ቤቶች። እነዚህን እንግዲህ ያው እስራኤል ጎን ሆና የምትመለከትበት ሁኔታ አለ። ምክንያቱም እላይ ሆነው አሜሪካና ግብረ አበሮቿ የሚያካሄዱት ነው። አሁን ትልቁ ጥያቄ ይህ የሚመጣው ሀይል በእውነት የአዛን ገንባትና ከዛም አልፎ የሀማስን ድርጅት ትጥቁን መፍተት በሚለው እንግዲህ ያው ፈተና ይጠብቀናል ማለት ነው። እስራኤል እድሉን ሰጣለች ማለት ነው። እንዲሁም በሚገርም ሁኔታ ከአፍሪካ ሀገር ከሚመጡት ከሞሮኮ ቀጥላ እንግዲህ ኡጋንዳ ወታደሮቿን ወደ ቦታው ለመላክ እንግዲህ ቅድመ ሱን በተመለከተ ዩጋንዳ በበልጥ መከላከያ ምርሱ በተመለከተ ብዙ ጽሑፎችን ሰጥተይ በጣም የሚያስገርም የሚያስደንቅ ነው። ለማንኛውም አዛ እስራኤል እርምጃ ተወስዳለች በቀጣይም ሌላ ኃይል ወደ ቦታው ይገባል በሚል ቅድመ ዝግጅት ያለው ወደ ባኖስ መሄድ የቅርታ የህዝብላ ድርጅት አሁንም አሻፈረኝ ይህን ስምምነት የባኖስ መንግስት ከእስራኤል ጋር መድረስ የለበትም የሚል አቋም አለ። እስራኤል አልፎ አልፎ እርምጃ ትወስዳለች። እንግዲህ የሚቀጥለው ሰፕተምበር 1 እንግዲህ ባለሳሳት ኤረር ማክሰኞ መሰለ ባለሳሳት ያኔ ሁለቱ ሀገራት አምባሳደሮች ተገናኝተው ቀጥተውን ድርድር ያደርጋሉ። ማለት ምን እንዴት ወደየት እየሄድን ነው? ብዙ ጥያቄዎች ያልተገኘላቸው
0: ጥላውን በመጀመሪያ የነበርክበት ቦታ ቆንጆ ነው። አንዳንዴ የሚቋረጥ ሁኔታ አለና
1: አሁን
0: ጥሩ ነው።
1: እና ሊባኖስ በተመለከተ የሚቀጥለው ሳምንት ሁለቱ በአምባሳደር ደረጃ ማለት በሁለቱ ሀገራት በሊባኖስ መሰረት ተገናኝተው በአሜሪካ አሸማጋይነት ይቀጥላሉ። ግን እንጃ መጨረሻው ስኬት ያመጣ ይሆን? ይሄ ትንሽ
0: ግን የሂዝበላ ድርጅት መሪ ናይም ካሰም በዚህ ስምምነትም ያለው እንዴትም አላውቅም እኔ ከእስራኤል ጋር ጦርነት ውስጥ ነኝ ብሏል። ካሁን በፊትም ደጋግመን ያወራነው የተነጋገርንበት ጉዳይ ነው። ዋናው ችግር የሚፈጥረው አካልን ጎን ወደ ጎን ተወት አድርገ ከሌላው ጋር መደራደሩ ውጤታ አመጣም የሚለው ነው። እና አሁንም በሌሎችም ግንባሮች ወደ ደቡብ ብንመለስ ሐማስ አሁንም እየተጠናከረ እንደሆነ ይነገራል። ስምምነት አለ ተብሎ እንቅስቃሴውን አላቆመም። ከጦርነቱ በፊት የነበረው ኃይል አሁን አለው ተብሏል። በሂዝቦላ በኩልም ተመሳሳይ ሁኔታ ነው። እና ይሄ እንደው የአሜሪካን ብቻ ጥገኝነት ሆኖ መኖሩ እስራኤልን ዋጋ ወደፊት አስከፍላትም ወይ?
1: መልሱ በከፍተኛ ደረጃ ዋጋ ያስከፍላታል። ምን ማለት ነው? እስራኤል አሁን እንደፈለገችው አይደለም የምታካሄደው። ይህንን የሰላም ድርድር በለው ተኩስ አቁምን በለው በቀጣይ ሁኔታው ማረጋጋት በእስራኤል በኩል ተውጦልን ወይም የመንግስቱ እና የመከላከያ ኃይሉ ተውጦለት አይደለም የሚያደርገው የአሜሪካ ተጽዕኖ ስላለ እንጂ። ደግሞ የሀገራችን ክፍል ሀማስን ጋር ተያይዞ ያለው ሁኔታ ካየን ኦኬ፣ ይኸው እንግዲህ እስራኤል የምትፈልገው እርምጃ በመውሰድ የሀማስን ድርጅት ከጥቅሞች ማድረግ ነው። ግን የአሜሪካ ማዕቀብ የአሜሪካ ተጽዕኖ ሆነና ከዛም አልፎ እንደውም እናንተን አላምናችሁም በሚል ክሪያት ጋት ከተማ እዙ አካባቢ የሚገኝ ማለት ነው የተለያዩ የዓለም ሀገራት ህብረት ኃይል ወደ ቦታው በመምጣት ሁኔታውን እቆጣጠራለሁ በሚል እንሆን ስራ ከጀመረ እንዲሁም እስራኤል አሻፋሪ ትትል ደግሞ እንደ ሀገራት ልዑካን ቡድን እንደ ስፔንና ሌሎችን ወደ እንደ ሆላንድ የነሳቱ ወደ ቦታው መለሰችበት ሁኔታ አለ። ምን ማለት ነው? እስራኤል ፈልገው ሳይሆን ሳትፈልገው የተቀበለችው ሁኔታ የአሜሪካ ተጽዕኖ ወደ ቀጣይ ወደ ደቡብ ወደ ሰሜኑ ሀገራችን ክፍል ስንሄድም ከህዝብላ ጋር ባለው ሁኔታ ቅድም ያልከው ነገር አለ። ዋናው ተጫዋቹ ጌሙን የሚጫወተው የህዝቡላ ድርጅት፣ ከጀርባው ደግሞ ኢራን እያለች ለኢራን መፍትሄ እስካልተሰጠ ድረስ ከህዝብላ ጋር ምንም አይነት ማለት ህዝብላ ተው ከኢራን ጋር ጎን ነው ከሊባኖስ መንግስት ጋር ምንም አይነት ስምምነት ምንም አይነት ድርድር መድረስ አይቻልም። አሁን እነሱን ከጨዋታ ውጭ አድርጎ የሊባኖስ መንግስት እኮ ፍላጎቱ ነው። የሊባኖስ መንግስት እኮ እስራኤል የምትፈልገውን ይፈልጋል። የህዝብላ ድርጅት እንዲኮታኮል ከምድረ ገጽ እንዲጠፋ ፍላጎቱ ነው። ግን ሂዝቦላንና ኢራንን ካላንበረከክ ድረ እነሱ ምታል ውይይቱ ምንድን ነው? ባዶ ምንም አይነት ወረቀት ለሚሰፍር እንጂ ትርጉም የለ። ማንኛውም የሚቀጥለው ሳምንት እንደገና ድርድር ውስጥ ይገባሉ። ምናልባት አሜሪካ ምክንያት ፈጥራ እና እኛ ያቀረቡን ሀሳብ አልተቀበላችሁም ብለን የሀይል እርምጃ በመውሰድ የህዝብላንም ሆነ ኢራንን በእንደዚህ አይነቱ ልታፈራሩ ነው የምትፈልጉትን ነን ውጤት ማግኘት ትፈልጋለን። ያም ከሆነ ሳስበው አይሳካም። ምክንያቱም አሜሪካ እኮ በሀይል ሀያሉ አሜሪካ ሰጠ በኃይል እኮ አየን እኮ ኢራንን ለማንበረከት ኢራን እንዴት ነው ሁኔት ለማዳፊ ያደረገት ሁሉ ሳይስተካከላት እንደ ስለዚህ ጨዋታው በጣም እንዲሁ እስራኤል በአንድ በኩል ታውቃለች። አሁን ቅድም ያልከውን አንተና የምናወራው ሁኔታውን እስራኤል ስለምታውቅ እኔ መፍትሄ የምሰጠው እኔው ነኝ። ከእኔ ውጭ ሌላ የውጭ ኃይል መጥቶ የጣሊያንን በለው ሌላ ፈረንሳይ የጦር ኃይል መጥቶ ቦታውን ዩኒፊል ባይ ዘ ወይ እዚህ ላይ የዩኒፊል የዓለም አቀፉ እንግዲህ የሰላም አስከባሪ በየቦታዎች ሄዶ ችግር ያለባቸው ቦታ ሰላም የሚያረጋጋው የሚቀጥለው ነቨምበር ባለሳሳት ከሁለት ወር በኋላ ኖቨምበር ወር ላይ ስራውን ጨርሶ ቦታውን ይለቃል። በሱ ዝራ በሱ ምትክ አሁን ፈረንሳይም ሆነች እንደ ጣሊያን የመሳሰሉት እኛ መግባትን ፈልጋለን ኃይል እንላክ ሲሉ እስራኤልን አልተቀበለችውም። ምክንያቱም እነሱም ስለማታምን ነው። በርግጥ ግን ከዛ በኋላ የሚመጣው የሚፈጠረው ነገር ምንድነው? ግራ አጋባል። ስለዚህ አሜሪካ የጀመረችው የመካከለኛው ምስራቅ ሁኔታ ግራ የተጋባች መስሎ ይታያል። እስራኤልም ፈልገው ሌላ አሜሪካም ፈልገው ሌላ። ስለዚህ ለጠየቀው ጥያቄ ኢራንና ህዝበላ ውስጥ ከለሉበት ድረስ ድርድሩ ላይ ማለት አይደለም እነሱን እስካላሸነፍክ ድረስ ህዝበላን አታሸንፍም። ህዝበላን አላሸነፍክ ማለት ደግሞ የህዝበላን ወታደሮች ትጥቅ ማጥፋት አትችልም። ከሊባኖስ መንግስት ጋር የምታደርገው የሰላምም ሆነ የተኩስ አቁም ድርድርም ትርጉም የለውም ማለት ነው። እና ግራ የተጋባ ነው።
0: እስኪ ከዚሁ ከአሜሪካና ኢራን ያው የተያዘ ስለሆነ እዚሁን ቆይና አሜሪካ ኢራንን ለጦር መሳሪያ ማንበርከክ ስላልቻለች ነው ወይ በኢኮኖሚው የሄደች? አሁንስ ምን ያክል ተጽዕኖ ሊያመጣ ይችላል? አሁን ኢራናውያን እንዲያውም የልብ ልብ የተሰማቸው ይመስላሉ እና አንንበረከክም ለኢኮኖሚው ጫና እያሉ ነው። እንዲያው ምን ያክል ውጤት ሊያመጣ ይችላል?
1: ኢራናውያን ስትል ከጥያቄ ኢራን መንግስት አለ፣ ደበውም በጣም አምባገነን የሆነ ስርዓት፣ እንደገና ህዝብም አለ። ህዝቡ የሚፈልገው ሌላ ነው፣ መንግስቱ የሚፈልገው ሌላ ነው። እና የኢራን ህዝብ የሚፈልገው ምንድን ነው? እንዲሁም ስልጣን ያለው መንግስት ወድቆ አብዛኞቹ ማለት ነው እንግዲህ ወድቆ ያው ሌላ ስርዓት እንዲመጣ ነው። በመንግስት በኩል ከሄድክ ግን አንተ ያልከው ነገር እውነት ነው። ምን ማለት ነው? የኢራን መንግስትን ለማዳከም አሜሪካ በጦር ኃይል የጀመረችው ከእስራኤል ጋር እነሆ አሁን አንተና እኔ እስከምንወያይበት ደቂቃና ሴከንድ ድረስ ውጤቱ እስከዚህም እስከ መጨረሻው ግቡን አልመታም። ኢራን ባሳለፍነው ጦርነት ተዳክማለች፣ አዎ በከፍተኛ ሁኔታ። ግን የተፈለገውን ግቡን አግኝቷል? አልተገኝም እስካሁን ድረስ። ምክንያቱም ያማ ቢሆን ስርዓቱ ተገርስሶ ተዳክሞ ሌላ ስርዓት መጥቶ ኢራናውያን እንግዲህ በብዙ የሚቆጠሩት እንዴት ነው ካሉት ወደ ዘጠና በላይ ሚሊዮን ከሚሆኑት 80 ከበላይ የሚሆኑት ደጋፊዎች እንኳን ራሱ ነጻነታቸውን ያገኙ ነበር። ለማንኛውም ትልቁ ሚስጥር እዚህ ላይ ፈጠኝ ያለው እንደኔ አመለካከት አሜሪካ አሁን ለምትወስደው የወታደሩ ኃይል ውጤት እንደማታይ ከተረዳች በኋላ የጀመረችው ስትራቴጂካዊ ጦርነት የኢኮኖሚ ጦርነት ነው። መንገዱ ጥሩ ነው። አዎ ውጤትም እያሳየ ነው። የኢራን ኢኮኖሚ ተንኳታክቷል። ቅድም የጠቀስከው ሁኔታ አለ። ኢራናውያን አንንበረከክም ነው። የኢራን ዜጎች እንዲሁም ብሷቸው ነገ ከነገ በኋላ አደባባይ ሊወጡ ይችላሉ የሚሉ ስጋትም አለ። ምክንያቱም ከራበን ከሞትን በራብ ከዚህ በላይ ምን አለ ከሚል የተነሳ መንግስት ግን ምንድን ነው የሚለው በፍጹም ዜጋዎች እንዲሁም ሙሽታባህ አሁን አባቱ ሀሚኔ ከተገደለ ከተደመሰሰ በኋላ በሱ ትክ ያለው ልጁ ማለት ነው፣ በኢራናውያን ዜጎች ተስፋ የመቁረጥ ስሜት እንዳታሳዩ፣ ደከመን፣ በጣም ችግር አለብን የሚል ሁኔታ እንዳትናገሩ፣ ይህ የሚናገር እንዴት ነው ሊጠየቅ የሚቻል የሚል ሁኔታ መግለጫም እየወጣ ምን ማለት ነው ዜጎችን የማበረታታትና እንዴት ነው የራባችሁ ኑሮ የማለት ሁኔታ ነው።
0: አምባገነኖች ለነገሩ የሀገራቸው ችግር አይደለም የሚታያቸው የሚታያቸው የሚናገሩትም ከተጨባጩ የሀገሪቱ ሁኔታ የተራራቀ ነው። እና ያው በአፍሪካም የለመድ ነው ነው ህዝቡ ተረቢ ያለው ተቸግር ያለው ይላሉ፣ እነሱ አልምንተናል ይላሉ። እና ተመሳሳይ ነው። ግን ተጽዕኖ አይፈጥርም ምናምን የሚሉት የውሸት ነው። ግን አንድ እንደው ሀቅ እና እንደውም ሊታለፍ የማይገባው ነገር ለምንድን ነው በጦር መሳሪያ የተጀመረው ነገር በጦር መሳሪያ ማለቅ ያልነበረበት? ይሄ የልብ ልብ አይሰጥም ወይ ለኢራን መሪዎችም እንዲሁም ደግሞ ለአካባቢው እስራኤል ጠላቶች በተለይ?
1: ያውልህ ጥሩ ጥያቄ ነው። ይህን በተመለከተ አሜሪካ ወይም ደግሞ ስልጣን ላይ ያሉት ፕሬዚዳንት ዶናልድ ትራምፕ የጦር እንግዲህ እሳቸው ከአማካሪዎች አሏቸው የጦር መኮንኖችን የጦር ጀነራሎች አጠቃላይ ሁኔታውን የአሜሪካን ደህንነት ከነሱ ነው መረጃ የሚቀበሉትኝ። በአሜሪካ በኩል በፕሬዚዳንቱ በኩል አምነውበት የሄዱበትና የጀመሩት ጦርነት ኢራንን በተወሰኑ ሳምንታት ማሳመንና ጭራሽ ስልጣን መገርሰስ እስራኤልን ተጨምረባት የእስራኤል ሞሳድ ድርጅት ተደምሮበት ማለት ነው ያመኑበት የትራምፕ መንግስት ያ ነበር። እየቆዩ ወደ ውስጥ ሲገቡ ግን ሁኔታ እንደተጠበቀው እንዳልሆነና በፍጹም በጦር ኃይል ማሳመን እንደማይቻል ምን ማለት በእርግጥ በዓለማችን ሀያሏ የጦር ኃይልና የኢኮኖሚ ኃይል ያላት አሜሪካ ነች። እንዴት ነው እስከ መጨረሻው ልሂድ ብላ እርምጃ መውሰዱንን ይህንን ታደርግን ኢራንን ታምረክ ትችላለች ሊሆን ይችላል። ግን የሚከፈለው ዋጋያት ምንድን ነው የሚለውን ጥያቄ ዶናልድ ትራምፕ ሲጠይቁ መልስ የለም። ብዙ ዋጋ ያስከፍላል። ሲጀምር የአሜሪካንን ወዳጅ አገሮች አካባቢ በከፍተኛ ሁኔታ ይጎዳሉ በሚወሰድ ወታደራዊ እርምጃ። ይህ ደግሞ ቆይቶ የደረሳቸው መረጃ ነው። እንደዚህ እንዲሁም መጀመሪያ ያልተነገራቸው ቆይቶ የተነገራቸው ዶናልድ ትራምፕ ወደ ጦርነቱ ከገቡ የምንከፍለው ዋጋ በጣም እትየለሌ ነው፣ ከዛም አልፎ እንዲሁም አሜሪካንም ላዋርድ ይችላል ተብሎ ተነግሯቸዋለኝ። ምን ማለት ነው? የአሜሪካ የጦር ሰፈሮች በአካባቢው ይገኛሉ፣ እነሱ የመጎዳት ሁኔታ አለ። ኢራን አጸፋዊ እርምጃ ከሞትኩ እንዴት ነው እኔ ከሞትኩ ሁሉም ይሙት በሚል እርምጃ ከወሰደች ጎረቤት ሀገሮችም ይጎዳሉ፣ ሌሎችም ይችሉ። ስለዚህ ከጥቅሙ ጉዳቱ ያመዝናል ከሚል አሜሪካ እርምጃ ከመውሰድ ተቆጥባ የወሰደችው አማራጭ ምንድን ነው? በኢኮኖሚ መቅጣት። አንደኛ ወታደሮቻችን አይጎዱም፣ ሌሎች ጎረቤት ሀገሮችም እንዲሁ በወታደራዊ ጥቃት አይደርሱብን። በእርግጥ እንደው የሚፈራው ዝለ ሰጠኝ። ኦኬ አሜሪካ ይህን ስታስብ ታዲያ ኢራን ሌላ ነገር አታስብም ወይ ሲባል እንዲሁም በራሷ ጊዜ ጦርነት ጀምርን ኢራን አካባቢውን ሰዓት ውስጥ ለማስገባት ጦርነት ለማስገባት ሆን ብላ በኢኮኖሚ በጣም መሰናፈኛ ካጣችና በጣም ውጥረት ውስጥ ከገባች የኢራን አማራጭ የሚሆነው ሆን ብላ ጦርነት መጀመር ነው። ስለዚህ ጎረቤት ሀገሮችን መጉዳት፣ የአሜሪካን ወዳጅ ሀገሮች፣ የአሜሪካን የጦር ሰፈሮችና ሌሎችንም በእንደዚህ አይነት ሁኔታ ወደ ጦርነት ይገባል። አንዳንዶቹ እንዲሁም ያስቀመጡት በጣም ትኩስ ዜና ነው። ሁኔታውን ስታየው አሜሪካ የገባችበት ሁኔታ መውጥ ያጣችበት ሁኔታ ለአሁን በወታደሩ ኃይል በእርምጃ አሜሪካ ኦኬ አያዋጣኝም ብላ አቁማ በኢኮኖሚ ጦርነት ስትጀምር የኢኮኖሚው ጦርነት ደግሞ ያዋጣል ስትጠይቅ ሰጠኝ በእርግጥ ውጤት እያሳየ ነው። አሜሪካ ማለት ኢራን ኢኮኖሚዋ በጣም በሚገርም ሁኔታ እየተናጋና ነዋሪዎቹ መብላት መጠጣት እንዴት ነው ከራቤ በሚል አመፅ እንዲሆን በቅርቡ የህዝብ አመፅ ይነሳል የሚል ሁኔታዎችም ይጠቆማል። ግን ለዚህ መፍትሄ የአሜሪካን እቅድና የአሜሪካን ስትራቴጂ አሁን ያለችውን የኢኮኖሚ ጦርነት መጨረሻ ግን መምታት የሚችለው ቻይና ስትቀበለ ነው ሰጠኝ። ቻይና ካልተቀበለችው ከጥቅም ውጭ ነው። ምን ማለት ነው? ቻይና የራሷ ጥቅም አለ። አሜሪካ ለምሳሌ የአሜሪካ መንግስት አሁን ባደረገው የኢኮኖሚ ጦር ምንድን ነው የሚለው? ኢራን ለምታደርጋቸው የውጭ ንብረቷን የነዳጅ ምርቷን ወደ ውጭ ሀገር በምትሸጥበት ወቅት የሚገዙ ሀገሮች አጋር ከሆኑ በእነሱ ላይ የኢኮኖሚ ማዕቀብ እጥላለሁ ነው የምትል። ከሚገዙት ሀገሮች ደግሞ አንዷ ማነች? ቻይና ነች። ቻይና ደግሞ በቀጥታ አይደለም ከኢራን የነዳጅ ምርቱ የምትገዛው፣ በሶስተኛ ሀገሮች አው እንደ ኢንዶኔዥያ እና ማሌዥያ የመሳሰሉ ሀገሮች በእነሱ ነው በሶስተኛ ሀገር የሚገዛ በእነዚህ ሀገር። አሁን መጨረሻ ሄደን ግን አሜሪካ ለቻይና ጋር እንዴት ነው በፍክክር ሳይሆን የቻይናን ጥቅም ቻይና ትልቁ ጥያቄዋ ከ1949 ዓመት ጀምሮ ታይዋንን በእጇ ውስጥ የማስገባት ፍላጎት አላት። አሁን ትልቁ የቻይና ጥያቄ ይህንን እርምጃ ስወስድ አሜሪካ እንዴት ታየኛለች? ምክንያቱም አሜሪካ ለታይዋን የጦር መሳሪያ ትሸጣለች። አሜሪካ ታይዋን ራሷን ነጻነቷን ጠብቃ እንድትኖር እንጂ በቻይና ቁጥጥር ስር ፍላጎት የላትም። አሁን ቻይና የሚጠይቀው ጥያቄ ምንድን ነው? አሜሪካ ኦኬ ያንቺን ጥያቄ ከኢራን ጋር ባለው ሁኔታ ሲጀምር ቻይና እኮ ያለ ኢራን የነዳጅ ምርት እኮ መኖር ትችላለች፣ ከሩሲያ ምርቷን ትገዛለች፣ ከሌሎች ሀገሮችም እንዲሁ። ስለዚህ ምንም ችግር የለባትም። ግን በዚህ ከመጣችሁብኝ የኔን ጥቅምም በማለት ቻይና ለአሜሪካ ጥያቄ ልጠይቅ ነው። ታይዋንን በተመለከተ ተዉትና እንደፈለግኩት ማድረግ ከቻልኩኝ፣ ምክንያቱም የቻይና ትልቁ ስራቸዋ ምንድን ነው? ታይዋንን መውረርና በእጅ ማስገባት ስችል አሜሪካ ተቃውሞ ካመጣች፣ አሜሪካ አይደለችም ሌሎች እንደ ጃፓን ሌሎች ሀገሮችን በጣም ይቃወማሉ። ከዛ አንጻር አሜሪካ እጅ የለበትም ካለች ቻይና ኦኬ በመካከለኛው ምስራቅም አንቺ በምታደርጊው ሁኔታ ኢራን በተመለከተ ምንም እንድልክ ጀሮ ዳባለበት ምንም ያልሰማው ልመስቻሉ መመሳሰልና የጥቅም ጉዳይ ሊመጣ ይችላል። ቻይና ደግሞ ይህን ነገር እንደ መያዣ አድርጋ አሁን ያለው ጨዋታ ከኢራን ጋር ሳይሆን አሜሪካ ሆና ኢራን ማንበርከክ ሳይሆን መጀመሪያ ቻይናን ማሳመን አለበት እና ነገሩ የተያዘ
0: ውስብስብ ነው። ውስብስብ ነው። ሌላው ልናልፈው ማንችለው ርዕሰ ጉዳይ አለ። የኔፓል ጉዳይ ነው። የደረሰው ተፈጥሮ አደጋ አሁንም ብዙ ሰው ህይወትን እንደቀጠፈ አሁንም ገና ያላለቀ ጉዳይ እንደሆነ ነው እና እንዴት ነው
1: የተፈጥሮ አደጋ? እንግዲህ ያው እግዚአብሔር ብቻ ነው ማቆምም ማምጣትም ሁሉ ከእግዚአብሔር ጋር የተያዘ ነው ብዬ አስባለሁ። ምክንያቱም የተፈጥሮ በጣም እስካሁን ድረስ ያው በናፓል ያለ ሁኔታ እንግዲህ እርዳታ ተሰጥቷቸው ህይወታቸውን የታደጉት ቁጥራቸው እስከ 4450 ደርሷል። የሞቱት ወደ 626 እንደደረሱና ያልተገኙት መደረሻቸው የጠፋው ደግሞ ወደ 2200 ወደ 2426 ቁጥራቸው ደርሷል። ህክምና እርዳታ የሚደረግላቸው በመቶች ይቆጠሩ አሉ። አሁን ናፓል ሲጀምር 9 ምንም የውጭ እርዳታ አልፈልግም ያለችው፣ አሁን ግን በከፍተኛ የዓለም ሀገራትን እጇን እንዲዘረጉ እጃቸው እንዲዘረጉ እንግዲህ ጥያቄ እያቀረበች ነው። ምክንያቱም ህይወታቸው ማለት ደግሞ ያየሩ ጸባይ አሁን ዝናብን በለው ሁሉ በጣም ጉም የለበሰ በጣም ጨለማ ከመሆን የተነሳ ያየሩ ጸባይ ራሱን መቀየሩም ለእነዚህን ህይወታቸው ለመታደግ የሚያደርጉትን ከሌሎች ሀገራት የመጡትን ያው ስራው ትንሽ የማጓተትና ብዙ መሰናክል ስለሆነ ያው ናፓል የውጭ ሀገር እርዳታን ጠይቃለች። በይበልጥ ደግሞ የምትፈልገው እነዚህን ህይወታቸውን ከመታደግ ውጪ የፈራረሱትን ቤቶች እነዚህ የሚወጡትን ምቆራሱ ወደ ተወደዱ ለማድረስ መንገዶች በጣም ከጥቅም ውጭ ሆኗል። መንገዶችን መገንባት የሞቱት ራሱ አስከሬን የዲኤንኤ ምርመራ ተደርጎ ቴክኖሎጂ የላትም ናፓል የዚህ። ስለዚህ የውጭ ሀገር ቁሳቁሶች ወደ ውስጥ ገብተው እርዳታ እንዲለግሱ ከመጀመሪያው እንግዲህ ህንድ ወደ 60 ቶን የሚሆን የምግብ የመድኃኒትን የተለያዩ የብርድ ልብስ የተለያዩ አቅርቦትን አቅርባለች። የዓለም ሀገራት እጃቸውን ይዘረጋሉ ነው። አሁን ባለው ሁኔታ ናፓል በዚህ በተፈጥሮ አደጋ ማለት ነው ከፍተኛ እንዴት ነው በህይወቷ በታሪኳ አይተው የማታውቀውን አደጋ ውስጥ ትገኛለች። አሁን ያለው ሁኔታ የዓለም ሀገራትም ራሱ በዚህ ዙሪያ እየተወያዩ ነው። በዚህ ችግር በልጆች ደረጃ እንኳን ራሱ ወደ 17,000 የሚሆኑ ህጻን ልጆች ለህይወታቸው አስጊና ለነሱ አስቸኳይ የሆነ የምግብን እርዳታም ሊያስፈልግ እንደሚችል እንግዲህ እቺ በተፈጥሮ በአንድ በኩል ተፈጥሮ ጥሩ ስለሆነ ነው ብዛት ያላቸው የዓለም ሀገራት ወደ ቦታው በመሄድ ይህን የተፈጥሮ ቦታ የሚጎበኙት። እንዲያውም ወደ አካባቢው አሁን ይህንን ጉዳት የደረሰባቸውን ወደ ቦታው የሄዱትኝ ወቅቱ አሁን ይሄ ቡዲዝም እምነት ተከታዮች አመታዊ በዓል የሚያከብሩበት ሁኔታ አለ። ወደ ቦታው በሄዱበት ወቅት እንግዲህ የተጋገረ በረዶን በለምን እሱ ፈርሶ ማለት የውሃ መጥለቅለቅና በእንደዚህ አይነት ሁኔታ ነው ባልታሰበ ይሄ የተፈጥሮ አደጋ የደረሰው እና እነዚህ ነገሮች ተደምረው ሁኔታው በጣም ያሳዝናልኝ። ናፓል ምንም እንኳን መጀመሪያ እርዳታ አልፈልግም ያለችው አሁን ግን የውጭ ሀገር እርዳታ እስራኤልን በዚህ ዙሪያ ያው እጇን የመዘርጋት ሁኔታ አለ እና እርዳታ ያስፈልጋል። ዜጎች እየሞቱ ነው። የሟቾች ቁጥርም አሁን ያለው ቁጥር እንደውም ገና ጅመራ ነው የሚባልበት ሁኔታ ለይህን ስታይ ያው ተፈጥሮ ባለው ጦርነት ያለንበት መካከለኛው ምስራቅ በጦርነት ሀገር ከሀገር ጋር ሆን ተብሎ በላ በኩል ደግሞ እግዚአብሔር ተፈጥሮን እንግዲህ በራሱ ጊዜ ደግሞ
0: በጣም ዝናብ ሳይዘንብ በተራራ ውስጥ የፈነዳ የበረዶ ግግር ባለሙያዎች ገለጻ ይህን ያክል ችግር ማድረሱ ምንም ዋስትና የለንም በዚች ምድር ላይ የዛሬውን
1: ይህን በተመለከተ ሰጠኝ እዚህ ለመቋጨት ይህን በተመለከተ የናፓል የውጭ ጉዳይ ማለት የገንዘብ ሚኒስትሩ ማለት ነው አሁን በደረሰው ጉዳት ለመጀመሪያ መጨረሻው አይታወቅም ይላሉ። ከ4-5 ቢሊዮን ዶላር እንደገና የደረሰውን ጉዳት ለመጠገን ይህን ያህል ወጪ ያስፈልጋል የሚል እንግዲህ በገንዘብ ደረጃም እያወሩ ነው። ይበልጥ ግን በህይወት በኩል ያለ ሁኔታ ነው ነቱና እዛ የደረሰው እኛ ጋር የደረሰ ጸሎታችን።
0: በጣም እናመሰግናለን። ሰላም ቀን።
1: ሰላም ፈጠን
0: ቻው ተከታተል።

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። ህይወታችሁን እንድታመሰግኑ ሶስት ቦታዎችን ጎብኙ ይለና ዛሬ በመጀመሪያው ዝግጅታችን ለማቅረብ የፈለግነው አስተማሪ ጽሑፍ በህይወታችን የምናጣውን ነገር ለመቁጠር በጣም ፈጣኖች ነን። የሌለንን እናስባለን፣ የሌላውን እናያለን፣ ያልደረስንበትን እንመኛለን፣ ያልተሟላልንን እንቆጥራለን። አንዱ ገንዘብ ይፈልጋል፣ ሌላው ቤት ይፈልጋል፣ አንዱ መኪና ይፈልጋል፣ ሌላው ፍቅር ይፈልጋል፣ ሌላው ደግሞ የሌላውን ህይወት ለመኖር ይመኛል። በዚህ ሁሉ ፍለጋ ውስጥ ግን በእጃችን ያለውን ህይወት መመልከት እንረሳለን። ስለዚህ አንድ ቀን ህይወታችሁን ከልብ ማመስገን ከፈለጋችሁ ሶስት ቦታዎችን ጎብኙ ይለናል ለህይወት አስተማሪ ነው ብለን ያሰብነው ጽሑፍ። የመጀመሪያው ሆስፒታልን ጎብኙ ይለናል። ሆስፒታል ውስጥ ስትገቡ በጤና ያለውን ሰው ዋጋ ትረዳላችሁ። ዛሬ በነጻነት እየተነሳችሁ ነው፣ እየተራመዳችሁ ነው፣ እየተናገራችሁ ነው፣ እየተመለከታችሁ ነው፣ እየተመገባችሁ ነው፣ እየጠጣችሁ ነው፣ እየሰራችሁ ነው፣ እየሳቃችሁ ነው፣ እየተነፈሳችሁ ነው። እነዚህ ሁሉ ቀላል ነገሮች እንደሆኑ እናስባለን። ግን በሆስፒታል አልጋ ላይ ላለ ሰው አንድ እርምጃ መራመድ ህልም ሊሆንበት ይችላል። አንድ ቃል መናገር ምኞት ሊሆን ይችላል። የሚወደውን ሰው ባይኑ ማየት ስጦታ ሊሆን ይችላል። በራሱ እግር መቆም የማይችል ሰው የእኛን ተራ መራመድ ሊመኝ ይችላል። እኛ ግን ጫማችን የተለየ ቀለም ስለሌለው እንከፋለን። ስለዚህ ሆስፒታልን አንድ ጊዜ ጎብኙና ከራሳችሁ ህይወት ጋር አነጻጽሩ ይለናል ጽሑፉ። ከዚያ ስትወጡ ምናልባት የምንለው አንድ ቃል ብቻ ይሆናል፣ ተመስገን። ሁለተኛ እስር ቤትን ጎብኙ። እስር ቤት የሰው ነጻነት ምን ያክል ትልቅ ሀብት እንደሆነ ያስተምራል። ዛሬ በፈለጋችሁበት ቦታ መሄድ ትችላላችሁ። በፈለጋችሁት ሰዓት በር መክፈት ትችላላችሁ። የምትወዱትን ሰው በፈለጋችሁት ጊዜ መጠየቅ ትችላላችሁ። ወደ ገበያ መውጣት ትችላላችሁ። ወደ ሥራ መሄድ ትችላላችሁ። በራሳችሁ ፍቃድ መውጣትና መመለስ ትችላላችሁ። ይህ ነጻነት ነው። ግን ነጻ ሆነን ስንኖር ዋጋውን አንረዳውም። እስር ቤት ውስጥ ያለ ሰው ግን የእኛን በነጻነት መውጣት መግባት እንደ ትልቅ ሀብት ያየዋል። እኛ ዛሬ ቤት መቀመጥ ሰለቸን የምንለው ነገር ለሌላ ሰው የማይገኝ ነጻነት ሊሆን ይችላል። ስለዚህ የምትችሉትን ሁሉ ማድረግ መቻላችሁን አትናቁ። ነጻነት ራሱ ሀብት ነውና። ሶስተኛ የመቃብር ስፍራን ጎብኙ። ይህ ሶስተኛው ቦታ ከሁሉም የበለጠ ዝምተኛ ነው። በዚያ ቦታ የትላንት ህልሞች ተኝተዋል። የትላንት ሀብታሞች አሉ። የትላንት ድሃዎች አሉ። የትላንት ቆንጆዎች አሉ። የትላንት ታዋቂዎች አሉ። የትላንት ጀግናዎች አሉ። የትላንት ትልልቅ ስልጣን የነበራቸው ሰዎች አሉ። ግን ዛሬ ሁሉም ዝም ብለዋል። ትላንት ቤቴ ያለው ሰው ዛሬ በጥቂት ካሬ መሬት ውስጥ ነው። ትላንት ገንዘቤ ያለው ሰው ዛሬ አንድ ሳንቲም አይይዝም። ትላንት ጊዜ የለኝም ያለው ሰው ዛሬ ጊዜ አይፈልግም። ይህ ማለት ገንዘብ አይጠቅምም ማለት አይደለም። ቤት፣ መኪና፣ ስራ፣ ሀብትና ስኬት አያስፈልጉም ማለትም አይደለም። ነገር ግን እነዚህ ነገሮች በራሳቸው ህይወት አይደሉም። ለእኛ ህይወት እየተነፈሱ መኖር ነው። የሚወዱን የምንወዳቸው ሰዎች ከጎናችን መኖራቸው ነው። ጤና ነው፣ ነጻነት ነው፣ ሰላም ነው። አንድ ቀን በሌላ ቀን ላይ መጨመር መቻል ነው። ስለዚህ ዛሬ ገንዘብ ከሌላችሁ ህይወት የሌላችሁ አይምሰላችሁ። ቤት ከሌላችሁ ዓለም የተዘጋባችሁ አይምሰላችሁ። መኪና ከሌላችሁ ህይወት ከእናንተ የራቀች አይምሰላችሁ። ዛሬ በጤና ካላችሁ፣ እየተነፈሳችሁ ካላችሁ፣ እየተራመዳችሁ ከሆነ፣ እያያችሁ ካላችሁ፣ እየሰማችሁ ከሆነ፣ እየተናገራችሁ ካላችሁ፣ የምትወዷቸው ሰዎች አጠገባችሁ ካሉ፣ እናንተ ዛሬ ብዙ ሀብት ያላችሁ ሰዎች ናችሁ። እናም ተመስገን በሉ። እኛ ግን ይህንን ሀብት በየቀኑ እንጠቀማለን። ስለዚህ ዋጋውን እንረሳዋለን።
የምንተነፍሰውን አየር ዋጋ የምንረዳው ሲያጥረን ነው። የግራችንን ዋጋ የምንረዳው መራመድ ሲያቅተን ነው። የአይናችንን ዋጋ የምንረዳው ብርሃን ሲጠፋብን ነው። የነጻነታችንን ዋጋ የምንረዳው በሩ ሲዘጋብን ነው። የህይወታችንን ዋጋ ደግሞ ብዙ ጊዜ የምንረዳው ህይወት ሲያበቃ ነው። እናም ነገሮችን ከማጣታችን በፊት ዋጋቸውን እንወቅ። ዛሬ የሌለን ነገ ሊኖረን ይችላል፣ ላይኖረንም ይችላል። ስለዚህ ዛሬን አትናቁ። በተደጋጋሚ እንደሚባለው ዛሬ እናት ከጎናችሁ ካለች አመስግኗት፣ አባት ካለ አክብሩት፣ ወንድምና እህት ካሉ ዋጋቸውን እወቁ፣ ጓደኛ ካለ አክብሩት፣ የምትወዱት ሰው ከጎናችሁ ካለ ፍቅራችሁን አሳዩት። የዛሬውን ፍቅር ለነገ አታስቀምጡት፣ ምክንያቱም ህይወት ነገ ተብሎ የተፈረመ ውል የላትም። የምንይዘው ዛሬን ነው፣ የምንኖረው ዛሬን ነው፣ የምናመሰግነውም ዛሬን መሆን አለበት። ስለዚህ ህይወት እንደጎደለችብን ከመቁጠራችን በፊት እጃችን ያለውን እንቁጠር። የሌለንን ከመመኘታችን በፊት ያለንን እንይ። የሌላውን ህይወት ከመመልከታችን በፊት የራሳችንን ህይወት እንደገና እንመልከት። ምናልባት እኛ እንደ ችግር የምንቆጥረው ህይወት ሌላ ሰው በምኞት የሚጠብቀው ህይወት ሊሆን ይችላል። ስለዚህ ዛሬ ትንሽ ቆም ብለን ወደ ራሳችን እንመለስ። ምንም የለኝም ከማለታችን በፊት ምን አለኝ ብለን እንጠይቅ። ከዚያም የልባችንን እጅ ወደ ላይ አንስተን በጸጥታ እንድቃል እንበል። እጅግ ብዙ አለኝ፣ እጅግ ብዙ አለኝ፣ ተመስገን እንበል ይለናል የኔ እይታ ከሚለው ገጽ ያገኘነው መካሪ ጽሑፍ። ሐቅሽን ንገሪኝ ውዴ፣ ስሞትልሽ ንገሪኝ ሳትዋሽኝ። ስሞት በምኔ ነው የምታስታውሽኝ? በከንፈር በጥርሴ ወይስ በግንባሬ? አሊያም በክፋቴ በደጉ ምግባሬ? ከእግርሽ ስር ስወድቅ በፍቅርሽ አልቅሽ፣ እንዲያ ስም ልብሽ ስምሽን ተነቅሽ። በየትኛው ይሆን ውስጥሽ የምቀረው ከአይነ ልቦናሽ የምደነቀረው? ወይ ደግሞ እንደ ሐሳቤ እንደምገምተው ትዝታው ከልብሽ ቀድሞን ነው የሞተው? እባክሽ እውነቱን ንገሪኝ በሞቴ፣ እንደ ጠረጠርኩት ልክ ይሆን ግምቴ? በሞቴ ንገሪኝ ሐቁን ይዤ እንድሞት፣ ከሐቅሽ አጋሪኝ። ደራሲ አያሌው ሞገስ

አድማጮቻችን ከዜማው ተመልሰናል። ለፕሮግራማችን ይቀጥላል። አሁንም አስተማሪና ዘጠኝ ጽሑፎችን እናቀርባለን። ቆይታችሁ በድጋሚ አብሮን ይሁን። ለስኬት የሚያበቁ ምክሮች፣ ስሜትክን መቆጣጠር ልመድ። ከረብሻ ይልቅ ዝምታ ይመረጣል። ገንዘብን ሳይሆን ክህሎትን አሳድድ። ሰበብ ማብዛት ይቅር፣ ውጤቱ ላይ አተኩር። ውቀትን አሳድግ። መጥፎ አስተሳሰቦችና ጉልበትክን የሚቀንሱ ነገሮችን አስወግድ። በሂደቱ ላይ እምነት ይኖርህ። በሕይወት ውስጥ ደስተኛ ለመሆን የሚረዱ ምክሮች፣ አንደኛ ማንንም አትጥላ፣ ሁለተኛ በጣም አትጨነቅ፣ ሶስተኛ ቀላል ሕይወት ኑር፣ አራተኛ ከሰዎች ብዙ አትጠብቅ፣ አምስተኛ ከምትቀበለው በላይ ስጥ፣ ስድስተኛ ሁልጊዜ ፈገግ በል፣ ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር፣ ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ፣ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል፣ አስረኛ ባሉህ ነገሮች ሁሉ አመስጋኝ ሁን። ውስጥህ ሰላም እንዲሆን የሚከተሉትን አድርግ። አንደኛ የማይመለከትህን ነገር ተወው። ሁለተኛ ሰዎችን ይቅር በል። ሶስተኛ ዛሬ ላይ ኑር። አራተኛ ከማንም ምንም አትጠብቅ። አምስተኛ ተፈጥሮን አድንቅ። ስድስተኛ ራስህን ከሰው ጋር አታወዳደር። ሰባተኛ ጸጥታን ተለማመድ። ስምንተኛ ምስጋናን አዘውትር። ዘጠነኛ አይሆንም ማለትን እወቅ። አስረኛ ሁሉንም መለወጥ እንደማትችል እወቅ። ለብልህነት የሚጠቅሙ ምክሮች፣ አንደኛ ከመናገርህ በፊት አስብ። ሁለተኛ የማታውቀውን ነገር አላውቅም በል። ሶስተኛ ብቸኝነትን አትፍራ። አራተኛ የሰዎችን ስህተት አታሳድድ። አምስተኛ ሁልጊዜ ለመማር ዝግጁ ሁን። ስድስተኛ ግጭቶችን በንግግር ፍታ። ሰባተኛ ለትንሽ ነገር አትጨነቅ። ስምንተኛ የራስህ መርህ ይኑርህ። ዘጠነኛ ጊዜን በከንቱ አታጥፋ። አስረኛ በዝምታ ውስጥ እደግ። የመረጃ ምንጫችን ምርጥ ጽሑፎች ነው። ይዘገያል እንጂ ይጨበጣል ህልም። የህይወት መንገድ ቢሆንም ሾሃማ፣ አይቀርም ብርሃን ቢበዛም ጨለማ። ፈተና ቢበዛ ቢከብድ ውጣ ውረድ፣ በጽናት ለቆመ ይቀናል መንገድ። የተቆጠረ እንባ፣ የታገሰ ህመም፣ የልፋት ውጤቱ በፍጹም አይቀርም። እውነት ነው ይዘገያል፣ አይሆንም በቅጽበት። በላብና ድካም ይገነባል ስኬት። ከብዙ መከራ ከብዙ ዥንብር ፈገግታ ይመጣል ደስታን የሚያበስር። ያኔ በደስታ በአዲስ ብሩህ ወግ፣ የእውነተኛ ሳቅ ነው ፊትን የሚያፈግግ። አዎ ጉዞው ቢያስጨንቅም ቢረዝምም ቀኑ ተስፋ አልባ አይሆንም የሰው ልጅ አቅጣጫው። ይዘገያል እንጂ በፍጹም አይቀርም፣ ከፈተና በኋላ ይጨበጣል ህልም። ደራሲ ኤስቲኤም።

ትዝታ እንዲህ አሳምሮ መንገዱን ማንሰራው ብርሳይ ከፍል በነጻ የሚሄደው ደሃ በግሩ ይሄድ ሀብታምም በመኪናው የማይባልበት ይህ መንገድ ልዩ ነው ሁሉም በኩል ነው ደርሶ የሚመለሰው ያለፈው መከራ ሳቅና ጨዋታው አሁን ይታየዋል ትናንትን ላሰበው ከልብ የማይጠፋ ዘመን የማይሽረው በልብ ዙፋን ላይ ነግሶ የሚኖረው ስኪልን ገራችሁ ትዝታ ብቻ ነው ደራሲ አብዱል ከሪም

አድማጮቻችን የቅዳሜ ከሰዓት በኋላው ፕሮግራማችን እዚህ ላይ የተጠናቀቀ ነው። እንግዲህ በመዝናኛ ፕሮግራም የነበረው ዝግጅት ሳይጠናቀቅ በማቋረጣችን ይቅርታ እንጠይቃለን። በተረፈ በምሽቱ ፕሮግራማችን እንደገና እንገናኛለን። በጣም እናመሰግናለን ባልደረባችን ጥላሁን መልኬ እንዲሁም ለቴክኒክ ባለሙያችን እናመሰግናለን። ምሽት 7 ሰዓት ደግሞ እንደገና እንገናኛለን። አስተያየታችሁ ኃይለየን በያላችሁበት ያለውን አዳዲስ ነገር ካለ ተቆሙን። ቴክኒክ ባለሙያችን ዘፈር ሳሌም እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንጠብቃችኋለን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተቀዳሜ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ምሽት እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሻባት ቴት ዛይን በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ደግሞ ኦገስት 9 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጥር ናሴ 23 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዩራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች ራህሜ ማላዛርና ሰጠኝ ዘመነለን። የተከበራችሁ አድማጮቻችን በመሳቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና እናሰማለን። በቅድሚያ ማርስተ ዜና በዮዳና ሰማርያ ቀበሌዎች በሚገኘው ኩስራ በተባለው የፍልስጤማዊ ገጠር በሚገኝ አንድ የፍልስጤም ቤት በአስሮች የሚቆጠሩ እስራኤላውያን ገብተው ነበር ተባለ። በኢየሩሳሌም ተራራማ ቦታዎች ዛሬ የተነሳውን የእሳት ቃጠሎ የአደጋ ጊዜ ሰራተኞች መቆጣጠር መቻላቸው ተገለጸ። የእስላም ጃድ ድርጅት ምክትል መሪ መሐመድ አልሂንዲ የፍልስጤም ህዝብ ስቃይን ለመቀነስ ስንል የአዛ ሰርጥ የሰላም ምክር ቤት ኃላፊ ላቀረቡት ሰነድ ስምምነታችን ገልጸናል በማለት ተናገረ። በኔፓል ሰሞኑን በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ከ600 በላይ ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በዮዳና ሰማርያ ቀበሌዎች በሚገኘው ኩስራ በተባለው ገጠር በሚገኝ አንድ የፍልስጤም ቤት በአስሮች የሚቆጠሩ እስራኤላውያን ገብተው ነበር ተባለ። ከሸኼም ከተማ በስተደቡብ በሚገኘው የኩስራ ገጠር በአስሮች የሚቆጠሩ ይሁዳውያን ዛሬ ከፍልስጤማዊ ቤት የገቡት የቤቱ ባለቤቶች እዛው ቤታቸው ውስጥ እንዳሉ ነበር። የጸጥታ ጥበቃ አባላት እስራኤላውያንን ለማስወጣት ሞክረዋል። የመከላከያ ሰራዊቱና የወሰን ጠባቂ ፖሊስ ስለጉዳዩ ይፋ ባደረጉት መልእክት እስራኤላውያን ከቦታው ለማስወጣት በተሞከረበት ወቅት ግጭቶች ተከስተዋል፣ ወደ ፍልስጤማውያን ድንጋይ ተወርውሯል ብለዋል። ፍልስጤማውያን በበኩላቸው በድንጋይ ወርወራ 8 ሰዎች መጎዳታቸውን ገልጿል። የኩስራ ገጠር ነዋሪዎች እንደገለጹት በኃይል ወደ ገጠሩ የገቡት እስራኤላውያን የቦታውን ነዋሪዎች አጥቅተዋል፣ አስለቃሽ ጋዝ ረጭተዋል፣ ጦሩ ያስቀመጠውን ኬላም ለመጣስ ሞክረዋል ብለዋል። የእስራኤል ደህንነት ጥበቃ አካላት በበኩላቸው ችግር ፈጥረዋል ተብሎ የተጠረጠሩትን በቁጥጥር ስር በማዋል ለፖሊስ ማስረከባቸውን ገልጸዋል። የእስራኤል መከላከያ ሰራዊት በአዛ ሰርጥ ዲር አልባላህ በተባለችው ከተማ የሐማስን ወታደር አዛዥ ላይ ዛሬ ከሰዓት በኋላ ጥቃት ሰነዘረ ተባለ። ይህ የሐማስ አባል በእስራኤል ደህንነት ጥበቃ አካላትና ዜጎች ላይ የሽብር ጥቃት እንዲፈጸም አቅዶ ነበር ተብሏል። የእስራኤል ጦር ቃል አቀባይ እንደገለጸው ሽብርተኛውም በአዛ ከሆስፒታል አጠገብ ተጠልሎ ነበር። ጥቃቱ የተፈጸመው የነበረውን ስጋት ለማስቀረት ነው። በጥቃቱ ዜጎች እንዳይጎዱ ጥንቃቄ ተደርጓል። በአየር ኃይሉ ክትትል ለይቶ መምታት በሚችል መሳሪያ ተጠቅመናል ብሏል ጦሩ። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም በአንዳንድ አካባቢዎች እርምጃ መውሰዱን የአካባቢው የወሬ ምንጮች ገልጸዋል። በኢየሩሳሌም ተራራማ ቦታዎች ዛሬ የተነሳውን የእሳት ቃጠሎ የአደጋ ጊዜ ሰራተኞች መቆጣጠር መቻላቸውን አስታወቁ። ቃጠሎ ኢን ራፍና እና ጾባ በተባለው ኪቡጽ አካባቢ የተነሳ ሲሆን 40 የሚሆኑ የእሳት አደጋ ተከላካይ ሰራተኞች ድርጅቶች በአውሮፕላን በመታገዝ ቃጠሎውን ለማጥፋት ጥረዋል። እሳቱ ወደ ሌላ ቦታ እንዳይስፋፋ ከፍተኛ ጥረት ሲደረግ ቆይቷል። ቃጠሎ በቁጥጥር ስር መዋሉ ተገልጿል። የሻባክ ድርጅት ለአንዳንድ ፓርቲ መሪዎች የግል ጠባቂዎችን እንደሚጠበቀው እየመደብ አይደለም የሚለው ቅሬታ አነጋጋሪ እንደሆነ ነው። የሻባክ ድርጅት ለጋዳይ ዘንኮት ጥበቃ በመመደቡ ዙሪያ በሰጠው ምላሽ በመንግስት ጥበቃ እንዲደረግ የሚወሰነው የሻባክ ጉዳይ የሚኒስትሮች ኮሚቴ በሚወስነው መሰረት ነው ብሏል። ቃል አቀባያችን ካርሜላ ምናሽ ካደረሰችን ዘገባ መረዳት እንደቻልነው የሻባክ ድርጅት በጋዳይ ዘንኮት ላይ ስጋት ካለ በሚል መረጃዎችን እያሰባሰበና ሁኔታዎችን እየተከታተለ ነው። ከጋዳይ ዘንኮት የግል ጠባቂ ድርጅት ጋርም ግንኙነት አለው ማለቱ ይታወሳል። ይህ በእንዲህ እንዳለ ሀዲሞክራቲም የተባለው ፓርቲ ሊቀመንበር አይል ጎላን በተለያዩ ጊዜያት ዛቻ ደርሶባቸው የሻባክ ድርጅት አስፈላጊውን ጥበቃ አልመደ አልተገደበም በሚል ባለፉት ቀናት መነጋገሪያ ሆኖ መቆየቱ ይታወሳል። የእስላም ጂሃድ ድርጅት ምክትል መሪ መሐመድ አልሂንዲ የፍልስጤምን ህዝብ ስቃይ ለመቀነስ ስንል ያዛሰርጥ የሰላም ምክር ቤት ኃላፊ ማንዳኖቭ ላቀረቡት ሰነድ ስምምነታችን ገልጸናል በማለት ተናገረ። የእስላም ጂሃድ ምክትል ኃላፊ በተጨማሪ እንዳለው እስራኤል ባዛ ጥቃቷን ባታቆምም እኛ የሰላም ምክር ቤቱን ሰነድ ተቀብለናል ካለ በኋላ በፍልስጤም ራስ ገዝ መስተዳደር በሚደረገው አጠቃላይ ምርጫ እጩዎችን አናቀርብም ግን በአጠቃላይ መግባባት የሚደረስባቸውን ጉዳዮች እንደግፋለን ብሏል። የእስላም ጂሃድ ድርጅት ምርጫው ለሌላ ጊዜ እንዲራዘም የፍልስጤም ራስ ገዝ መስተዳደርን መጠየቁንም ጨምሮ ገልጿል። በኔፓል ሰሞኑን በደረሰ የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ620 በላይ ደረሰ ተባለ። በኔፓልና ቻይና ድንበር አካባቢ ሰሞኑን ሳይታሰብ የተከሰተው የጎርፍ መጥለቅለቅና አፈር ናዳ ከ600 በላይ ሰዎችን ሕይወት አጥፍቷል። ከ2500 በላይ ዜጎች እስካሁን መዳረሻቸው እንደታወቀም በርካታ ንብረት ወድሟል። የተፈጥሮ አደጋው በርካታ ቤቶችን ጠራርጎ ወስዷል፣ ድልድዮችን አፈራርሷል፣ መሰረተ ልማቶችን አውድሟል። በተፈጥሮ አደጋው የተጎዱ ሰዎችን ለማዳን የሚደረገውን ጥረት አስቸጋሪው የአየር ጸባይ ካስቆመ በኋላ ዛሬ ትንሽ መሻሻል አሳይቶ ጥረቱ እንደገና ታድሷል ተብሏል። በሌላ በኩል ደግሞ ዳግመኛ የጎርፍ መጥለቅለቅ ይከሰታል ተብሎ ስጋት አሳድሯል። እንደ ባለሙያዎች ገለጻ ከሆነ የጎርፍ መጥለቅለቁና የአፈር ናዳው የተከሰተው የበረዶ ግግር ማምቶ የፈጠረው ጎርፍ ሲሆን ይህ ክስተት ሌላ ሐይቅ ፈጥሮ አዲሱ ሐይቅም በጣም እየሞላ በመሄዱ ሌላ የጎርፍ መጥለቅለቅ ያስከትላል ተብሎ ከፍተኛ ስጋት ፈጥሯል። በጎርፍ መጥለቅለቁ መዳረሻቸው ከጠፋ ዜጎች መካከል ብዙዎች የውጭ ሀገራት ዜጎች መሆናቸው ይገለጻል። ኔፓል፣ ቻይናና ሌሎች ሀገራትም በአደጋው የተጎዱ ዜጎችን ለመርዳት እንቅስቃሴያቸውን ጀምረዋል። እስካሁን ከ3700 በላይ ዜጎችን ከአስቸጋሪው ቦታ ማውጣት ተችሏል። የተፈጠረው አደጋ በኔፓል ብቻ ሳይሆን በቻይና ታይቤ ግዛትም ጉዳት ደርሷል። የኔፓል ውጭ ጉዳይ ሚኒስትር የዓለም ሀገራት የእርዳታ እጃቸውን ለኔፓል እንዲዘረጉ ጥሪ አቅርበዋል። ይህ በእንዲህ እንዳለ በቆጵሮስ የተፈጥሮ አደጋ መነሳቱ ተገልጿል። በቆጵሮስ ኃይለኛ ዝናብ እየዘነበ ሲሆን ወጀባማው ዝናብ የጹናሜ ማዕበል አደጋ ያስከትታል ተብሎ ተሰግቷል። የቱርክ ፕሬዝዳንት ታይብ ኤርዶዋን የእስራኤል መንግስት የጦርነት አባዝ ያለበት መንግስት ነው በማለት በጥብቅ ነቀፉ። ፕሬዝዳንት ኤርዶዋን በኢስታንቡል ትላንት ባካሄዱት ንግግር የእስራኤል መንግስት ጦርነት ፈላጊ መንግስት ነው፣ አካባቢውን በሙሉ ወደ ጦርነት ለማስገባት ይፈልጋል፣ ጽዮናዊነት አክራሪነት ያለው ጽንሰ ሀሳብና አካባቢውን ደህንነት አደጋ ውስጥ የሚጥል ነው ካሉ በኋላ የጋዛ ሰርጥ በዓለም ላይ ብዙ ልጆች የሚቀበሩበት ቦታ ሆኗል። ሚሊዮኖች በአስቸጋሪ ቦታ ላይ ሆነው ራሳቸውን ከችግር ለማውጣት የሚጥሩበት አካባቢ ነው ብለዋል ኤርዶዋን። ኢራን በአሜሪካ የተጣለባት የኢኮኖሚ ማዕቀብ የማንበረከካት መሆኑን አስታወቀች። የኢራን መንግስት ከቴህራን ባወጣው መግለጫ አሜሪካ በኢራን ላይ የጣለቻቸውን የኢኮኖሚ ማዕቀቦች እንቋቋማለን፣ ለችግሩ መፍትሄ በዲፕሎማሲያዊ መንገድ ካልሆነ ሌላ አማራጭ የለም ብላለች ኢራን። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሌሊት በአንዳንድ አካባቢዎች ዝናብ ይዘንባል ተብሎ ይጠበቃል። በነገው ዕለት ሙቀቱ ይቀንሳል፣ በአንዳንድ አካባቢዎችም ዝናብ ሊዘንብ ይችላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴል አቪቭና አካባቢዋ 31፣ በአይፋና አካባቢዋ በተመሳሳይ ሁኔታ 31፣ በብኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽ ራሜም ነው። ጋሽ ራሜም እንዴት አመሸህ? መልካም ሳምንት።
1: ሰላም ሰላም፣ መልካም ሳምንት ሰጤ። እንዴት ነህ?
0: ደህና ነኝ። እንዴት ነው እንግዲህ በጋው ገና የሆነ አሁን ዝናብ ሊመጣ ነው ይላሉ
1: ይላሉ ግን አናየውም። ዳመናው እሺ፣ ዳመና አለ በሰማይ ስንመለከተው፣ ግን ዛሬ ቅዳሜ ማታ ላይ ዝናብ ይዘንባል ከሰሜን ጀምሮ ወደ ባህር ዳርቻ አካባቢ የሚገኙ ከተሞች ብዙ ዝናብ ይዘንባል የሚል መረጃ ነበር የአየር ትንበያ ባለሙያዎች የገለጹት። ግን ሙቀቱም እንዳለ ነው፣ ነፋስ አለው። ዝናቡን ግን አላየውም ገና።
0: አዎ፣ እዚህ ኢየሩሳሌም አካባቢ በነበሩ ተራራማ ቦታዎችም የእሳት ቃጠሎ ነበር ዛሬ።
1: አዎ ነበር እንደዚያም። አዎ
0: እንግዲህ በዓለም ላይ እዚህ የአየር ጸባይ ለውጥ ከፍተኛ ችግር እያመጣ ነው። እስኪ ቆየት ብለን እንመለከተዋለን። ጋሽ ራሜም፣ በመጀመሪያ በይሁዳና ሰማርያ ቀበሌዎች የሚኖሩ ይሁዳውያን በፍልስጤማውያን ላይ እንዲሁም ፍልስጤማውያን በይሁዳውያን ላይ የሚያደርጉት ጥቃትና መበቃቀል እንደቀጠለ ነው። ግን ሰሞኑን ደግሞ ይሁዳውያን የበለጠ ጥቃት እየፈጸሙ ነው ዛሬም ተብሏልና እንዴት ነው?
1: እነዚህ እስራኤሎች በተለይ በዚህ አካባቢ የሚገኙ የሚኖሩ ይሁዲዎች በአጠቃላይ እስራኤልን በዓለም አቀፍ ደረጃ ተወቃሽ አድርገዋታል። እስራኤል ከዓለም ሕብረተሰብ እንድትገለል የሚያደርግ እርምጃ ነው እየወሰዱ ያሉት። ፍልስጤማዊ ማንኛውም ፍልስጤማዊ እያንዳንዱ ፍልስጤማዊ ሽብርተኛ ነው ማለት አይቻልም። እና በስመ ፍልስጤማውያን ሰላማዊ ዜጎችን ሰፈር፣ መንደር፣ መኖሪያ እየሄዱ ማስቸገር፣ በግ አርቢዎች አሉ፣ እነሱን በጋቸውን ግጦሽ ወስደው እንዳይገለገሉ ማድረግ፣ የተለያዩ ቦታዎችን እየሄዱ ጉዳት ማድረስ፣ ይሄ አግባብ አይደለም። የሚሰራው ስራ አንዳንድ አፈንጋጭ የሆኑ ጋጠወጥ የሆኑ ህግ የጣሱ በዚያ አካባቢ የሚገኙ እስራኤሎች በፍልስጤሞች ላይ የሚወስዱት እርምጃ ፈጽሞ ተቀባይነት የሌለው እርምጃ ነው። በዓለም አቀፍ ደረጃም እስራኤልን በጣም ተወቃሽ አድርጓታል። በዚያ አካባቢ የሚገኙ የምርቶች የፋብሪካ ምርቶች አንገዛም፣ ገበያ እኛ ገበያ አይውሉም እያሉ የአውሮፓ ሀገሮች ማዕቀብ የመጣል እርምጃም እየወሰዱ ነው ያሉት። ከዚያም በተያያዘ ሁኔታ በዓለም አቀፍ መድረክ በተለይ በተባበሩት መንግስታት ድርጅት የሁኔታ ቀርቦ እስራኤልን በይፋ ተወቃሽ እንዲመድረጋት ነው እየተገመተ ያለው። እና እነዚህ ሁሉ ይገባናል፣ ሁሉ እኛ ነው የሚሉ አፈንጋጆች ይህን የመሰለ ህግን የመጣስ እርምጃ ነው እየወሰዱ ያሉት። እስራኤል መንግስትም ቆራጥ የሆነ እርምጃ ወስዶ እነሱን እንዲቀጡ ማድረግ፣ መከላከያ ሰራዊቱ ሆነ ወይም ደግሞ ሀገር ውስጥ መረጃ ድርጅት ሻባክ የሚባለው እነዚህን ቀስቃሾችንና መሪዎችን እየያዘ እስር ቤት ማስገባት ሲገባው በቸለልታ ነው የሚያዩት እስካሁን ድረስ። ወይም ደግሞ ብሏል አይደለም አልን ለማለት የመሳደብና የመውቀስ አንድ አልፎ አልፎ ቃል ከማሰማት በስተቀር በተግባር የሚታይ ነገር የለም። እና ይህ ሁኔታ እንግዲህ እነዚህ የከፋቸውና የመረራቸው ፍልስጤሞች አመት ማንሳት ደረጃ ይደርሳሉ። ያውም ያሉት መረጃ የሚደርሱት መረጃዎች የተለያዩ በዚያ አካባቢ በደነ ሰባራ የሚገኙ ፍልስጤሞች የጦር መሳሪያ እየዘጋጁ እየገዙ እያከማቹ ግምጃ ቤት እያስገቡ እያሸጉ ናቸው። ራሳቸውንም ለትግል ዝግጅት እያደረጉ ስልጠናም እያደረጉ ነው አሉ፣ በምስጢራዊ ቦታዎች የተደራጁ። ይሄ አንድ ቀን ሲፈነ

0: ሲረዳ እንደቀደሙ የኢንቲፋዳ ስንል የነበረው ሁለተኛ ሶስተኛ አንደኛ ሁለተኛ አሁን ደግሞ ሶስተኛው ይፈነዳል የሚፈራት ነው ለከፈነዳ እስራኤል በተለያዩ ግንባሮች ችግር ሊገጥማት ነው። በሰሜን በኩል ከሂዝቦላ ጋር ችግር አለ፣ ያልተቋጨ ችግር። በደቡብ በኩል ከአዛ በኩል ከሐማስ ጋር ያልተቋጨ ችግር አለ። አሁን ደግሞ እንደገና በዮርዳኖስና ሰማሪያ ሌላ ግንባር ሲከፈት እስራኤል በስንት ነው የምትከፋፈለው? በከለካ ሰራዊቱ ከስንት ይከፋፈላል? እንዲያውም ኃይለ ኢስራኤል አጥሮናል እየተባለ ነው። በመከለካ ሰራዊቱ በኩል አደጋ እየቀረበ የሚገኘውና እንዴት አርጎ ነው መቋቋም የሚቻለው? እነዚህ አረቦቹ በተለያየ ግንባር እስራኤል ላይ ጦር በመክፈት ችግር በመፍጠር አቅሟ እየቀነሰ እንዲሄድና እንድትሸነፍ የማድረግ አላማ አላቸው። እስራኤሎች ደግሞ በበኩላቸው ይህንን እድል ለጠላቶቹ እየሰጡ ነው ያሉት የሚባል ትችት ነው ያለ። ይህ ሁኔታ ባስመለከተ እንግዲህ መንግስት የሆነ እርምጃ ካልወሰደ እስራኤል ችግር ይገጥማታል ተብሎ እየተፈራ ያለው በዚህ በምስራቅ በኩል በዮርዳኖስ ሰማሪያ በኩል
1: ችግሩ ቆየት ያለ ነው። ግን እንደውም አንዳንድ ሚኒስትሮች ራሱ የዛ አካባቢ ፍልስጤሞችን እንዲያስለቅቁ የሚገፋፋቸው የሰፈራ ቀበሌ ነዋሪዎች እንዳሉ ነው የሚነገርና በመንግስት ውስጥ ያሉ ሰዎች የሚገፋፉ ከሆነ ማን ነው ስርዓት ሊያስከብር የሚችለው?
0: እንግዲህ በመንግስት በኩል ያሉ እነዚህ ለምሳሌ ስሞትሮች እና በንግቢር የእሱና የእነሱ ፓርቲ አባላት የሆኑት ያን አካባቢ የእስራኤል ታሪካዊ ርስቷ ነው የእኛ ነው የሚል አቋም ነው ያላቸው። የእነሱ አይዲዮሎጂ ያን ነው የሚያንጸባርቀው። ይሁንና እነሱ አይደለም አሁን የመንግስት አካል ቢሆኑም መሪዎች አይደሉም። ጠቅላይ ሚኒስትር አለ፣ መከላከያ ስራ ሚኒስትር አለ፣ ሌላም የደህንነት ጥበቃ ባልደረቦች አሉ፣ ህግም አለ እና ህግ የተላለፈ ይቀጣል እና ስለዚህ ይህን ጉዳይ በተመለከተ እያንዳንዱ የተለያየ አመለካከት ኑሮት ያን አመለካከቱን ከመንግስት አጠቃላይ መመሪያ ውጭ በሆነ መንገድ የሚወስድ ከሆነ ስርዓተ ቢስ የሆኑ መንግስት ነው አስተዳደር ነው አለው። ያ መሆን የለበትም። ስርዓተ ቢስ ሳይሆን በህግ የሚያከብር ለህግ የሚገዛ ህብረተሰብ መሆን ያለበት እንጂ እያንዳንዱ እንደፈለገው ህጉን በመጣስ እኔ እንደፈለግኩት አደርጋለሁ የሚል ከሆነማ መንግስትም መከላከያ ሰራዊትም ደህንነት ጥበቃም ፍርድ ቤትም ክስም ያው ስርዓተ ቢስ የሚሆነው በአጠቃላይ እና እንደዚያ ሊሆን ደግሞ አይችልም።
1: ሌላው ወደ ጋዛ ሰርጥ አካባቢ ያለው ጉዳይም ገና ያላለቀ ጉዳይ ነው። ቅድም እንደገለጽከው የሰላም ምክር ቤቱ የዛን አካባቢ ሰላም ያስከብራል ሲባል እንደገና ሽብርተኞች ራሳቸውን ለማደራጀት ጥረት እያደረጉ ነው ይባላል። በሌላ በኩል ደግሞ የፕሬዝዳንት ትራምፕን የሰላም ጥረት ተግባር ላይ ለማድረግ ሌላ ጥረቶች አሉ። እንዴት ነው ሁለቱ ነገሮች ብዙ አብረው ይሄዱ አይደሉም? የሐማስ ድርጅትም እየተጠናከረ ጦር መሳሪያም በብዛት አለው ይባላልና እንዴ ያካባቢ ሰላምስ ለወደፊት ስጋት አይፈጥርም ወይ?
0: ስጋት ይፈጥራል። እንደዚህ ሊቀጥል ከሆነ ስጋት መፍጠሩም የማይቀር ነው። እንደሚታየው በዛ አካባቢ የሚገኙ በተወሰነ ቦታ ነው ያሉ ከአዛብ አጠቃላይ አዛ ሰርጥ 40% የሚሆነው በእነሱ ቁጥጥር ስር ያለ እንደሆነ በዚያ የሚያንሰል ይባላል፣ በሐማሶቹ ማለት ነው። እነሱ በዚያ ባሉበት ቦታ ሆነው ይሄን የተራቆም ስምምነት ወይም መረጋጋት አጋጣሚ መጠቀም ራሳቸውን እያደራጁ አዳዲስ ሰጋዮችን እየመለመሉና እያሰለጠኑ እያስታጠቁ እንደሆነ መረጃዎች አሉ የሚባለው። ያሁን የሰላም ጓድ ወይም ሰላም ሸንጎ የሚባለው እስካሁን ድረስ ጠንከር ያለ አቋም መውሰድ አልጀመረም። ራሱን ማደራጅቶ የስራ ድርሻ ያው እንደ መሰረታዊ አላማ የሆነው ምንድን ነው አዛን የሚመራ አካል እንዲቋቋም ነው። እንግዲህ ይሄ ጊዜያዊ ሸንጎ ይሁን እንጂ አዛን የሚመራ አካል መመስረት አለበት ነው። እንግዲህ ተተኪ ሆኖ አዛን የሚያስተዳድር በአጠቃላይ እና ያን ገና አልሆነም እና ከዚያ አንዳንድ ሰዎችን በፋማ በፍጹም ማራቱ መሰዳደር ስልጣን የነበረባቸው ቀደም ለምሳሌ እንደ ማን ነበር ስሙ ተረሰኝ አሁን እንደሱ አሉ ለምሳሌ እንዲሾሙና ተመርጠው እንዲሾሙ የሚል ሀሳብ አለ። ባስመለከተ በተለያዩ ቦታዎች በምስጢር የእስራኤል ደህንነት ባልደረቦች ማን ሰው ይጋር ተገናኝተው ብዙ ነገሮችን ተመካክረዋል ይባል ነገር አለ። እሳቸው ኃላፊነት ወስደው ምን ቀደም እንግዲህ እንሰውዬ ከሐማስ ጋር የቆየ ጥላቻ አላቸው። ከፍልስጤም ጋር መተዳደር አቡ መዘን ጋርም እንደዚሁ ተጣልተው ነው ወደ አረብ ኤምሬት ሄደው የሚኖሩት እንሰውዬ እና ከዛ ካሉበት ነው ገና ሰውዬ ናቸው ይባላል። በፖለቲካ በኩልም የበቁ ናቸው ይባላል። በዚያው ለተግሪስ ሳቸው ተረክበው እንዳለው ቀደም ብለን ከሐማስ ጋር የቆየ ሰው ስለላቸው መቆጣጠር ይችላሉ የሚል ተስፋ ተጥሏል በሳቸው ላይ ነው። እና እነዚህ ሰውዬም ገና እንግዲህ ወዳዛ መጥተው አልተረከቡም። በይፋም የሆነ ነገር የለውም ያው በመስር መነጋገር ካለው በስተቀር። ስለዚህ የሐማስ ጉዳይም ይወንዳል ነው ያለው ያልተቋጨ ችግር አልኩት ያን ነው እንግዲህ የእርዳታው ለምሳሌ ንገባው ወጭ እርዳታ ቀራዮች የሚልኩት ዕቃ እየገባ ነው ያለው እየተቀበሉ ነው ያለው ሐማስ የፍልስጤሞቹ ከእስራኤል ወለደችበት አካባቢ ይገኙት እና ይህንን ባስመለከተ የተንጠለጠለ ነገር ምንም የተቋጨ ነገር የለውም። ዝም ብሎ እንዲሁ ያለ ነገር ነው። እስራኤል እነዚህ አንዳንድ ቀደኛ አደገኛ የሆነ ሽብርተኞችን በመረጃ ትክክለኛ መረጃ በማሰባሰብ ጉዳት ማድረሷን እንደቀጠለችበት ያለችው አሁንም ባለፈው ሰሞንም ብዙዎችን እንደዚህ ወርታለች እና እስራኤል ያን ስምምነት አፈረሰች ብላ እንዳትወቀስ እኛ መረጃ አለን እነዚህ የሚደራጁ ሰዎች አስቀድመን መጉዳት አለብን እንጂ ተደራጅተው እኛ እስከሚጎዱ መቀመጥ አለብን ነው ያለፈው ይበቃናል ነው የምትል እስራኤል። የሁኔታ ባስመለከተ አሜሪካም ተጽዕኖ እያደረገችባት አይደለም ለጊዜው። እና ይሄ ነው በአዛ በኩል ያለው ሁኔታ። ምንም የተቋጨ ነገር የለውም።
1: ጥሩ። በቱርክና እስራኤል መካከል ደግሞ ውጥረት አለ። የቱርኩ ፕሬዝዳንት እስራኤልን አሁንም መውቀሳቸውን እንደቀጠሉ ነውና እንደው በዲፕሎማሲያዊ መንገድ የሁለቱን ሀገራት ችግር መፍታት ያልተቻለበት ሁኔታ ለምንድን ነው? አሜሪካ ለሁለቱም ሀገራት ወዳጅ ናት።
0: እየተሞከረ ነው ያለው ለመሆኑ? የተለያዩ ውይይቶች በምስጢር እየተካሄዱ ነው የሚባል ነገር አለ። ሁኔታ ወደ መጥፎ አዝማሚያ እንዳይሄድና ወደ አፈሙዝ መዘዋወር ደረጃ እንዳይደርሱ ሙከራዎች የተደረጉ ነው የሚባል ነገር አለ። አርዶዋን አላማው በዚያ አካባቢ እጁን ለማስገባት ነው። በምድረ ሰማሪያ ብቻ ሳይሆን ኢየሩሳሌም ኤላክሳን መቆጣጠር፣ በአዛም እንደዚሁ እግሩን ለማስገባት ይሞክራል። እሱና ካታር ናቸው በአንድ ላይ ሆነው እስራኤልን የሚጎዱበት ቀዳዳና በራፍ ሁሌ እየፈለጉ የሚገኙት የሚባል ነገር አለ። አርዶዋን በሰሜን በኩልም በሱሪያ በኩል እስራኤልን ለማዳከም ፍላጎት እንዳለው የሚታወቅ ነገር ነው። ሱሪያ ውስጥ የሱሪያ መሪዎች መቆጣጠር ችሎታም እንዳለው ነው የሚነገር ያለው። እስራኤል በበኩሏ ደግሞ እያስደረገሸው ትገኘው የሱሪያን መሪዎች እንደምናስታውሰው ከጥቂት ሳምንታት በፊት ደግሞ እስራኤል የማስጠንቀቂያ እርምጃ ወስዳለች። ከዚህ በምስራቅ ሱሪያ የሚገኝ የአውሮፕላን ማረፊያ ከዚያ ቱርኮች እያመቻቹ ነው ለራሳቸው ጥቅም ለመዋል የሚባል መረጃ እስራኤል ደረሰኝ ብላ ያንን አውሮፕላን ማረፊያ ጎድታው ተመለሳለች። እና ያ በቱርክ በኩል ወጣን አስከትሏል። አርዶዋንም የመሳደብ የመዘለፍ ንግግር የበዛቻም አሰምተዋል። ግን እንዳልኩት ቀደም ብዬ ይህን ሁኔታ ለማርገብና መጥፎ አዝማሚያ ይዞ ሌላ ደረጃ እንዳይደርሱ ሁለቱ ሀገሮች ውስጥ ለውስጥ የመነጋገር ሁኔታ ተፈጥሯል የሚባል ነገር ነው ያለው።
1: ጥሩ። ሌላው ጋሽራሚም በጣም ጉዳት የደረሰባት በተፈጥሮ አደጋ በተለይ ደግሞ በጎርፍ ሰሞኑን ብዙ መነጋገሪያ የሆነ ጉዳይ ያለ እንዴት ነው የጎርፍ አደጋው ሊከሰት የቻለው የተባለ በሁሉም መነጋገሪያ የሆነበት የኔፓል ጉዳይ እና እንዴት አየኸው?
0: ይሄ በጣም ከባድ አደጋ ነው። ተፈጥሮን መቆጣጠር በጣም ከባድ ነው። በተፈጥሮ አደጋ መከላከል አይቻልም እንደ ጊዜን መከመለምን ከሆነ በስተቀር እና የአደጋ የደረሰው ኔፓል የምትባል ሀገር አለች። በዚያ በኩል የሂማሊያ የሚባለው በዓለም ከፍተኛው ተራራ ያለበት ነው እንግዲህ። እና ያ ተራራ በበረዶ የተሸፈነ ተራራ ነው። Now, in the Dimim Dawsano, the Maralai, Salayeruta, Ayeruta Yeboka, Salamid, Zeta Kambaro, the Kololo, Borodo, Yumamwana, Tresora Tordachi, Borada, Mataralo, Vidataran, Kalam, Kaftanya Tarara, and Mibarono, Sama, 7 kilometer to the Capitalono. Yan Barodo, እንዳለተ ደርመሶ ሲወርድ ታች ሲወርድ ሆነ ቋት ሆነ ቦታ ላይ ሲያርፍ ያን እንት ፈጠረ እንደ እንደ ሃይቅ ፈጠረና ከዛ ሃይቁ ሲሞላ ያ ኩሬ ሆነ ነገር ሲሞላ ከዛ እንደገና ይጥለቀለቀና ወደዛ ሲወርድ በዛ ምልቁልቁለት ነው Nada, if Pataral, the affirmation at Aro, if Pataral, Yan Bamunu Barodo, now, Afarugata Calaglo, and Dalel Kandasimintono, Yono, Nayan Batakalai, Batabaconeta, Mandaroch, Katamuch, and Katamuch, Madras, and Nan Katamuch, Nedan Mandaroch, Yatlakalaga, Sawatch and Yataraga, Ununagar Yatlakalaga, you saw Hede. Our scandals with Bandem Baracona, said this matter of Savannah or Sos Mutual Baral, Sos to Shane of Domo, Madrasa Chondal, and the Metagono, Mina Garea Lovaca, and again you were in touch in the world. And now him in Yemasala Adaga and Novi Raso, our Napal and Nabaca, and again your road. The movement knows Carrie the Raso Adaga, Adaga Rasa Matanaka in the Gramma Salamaquam. አራት እስከ 5 ቢሊዮን ዶላር ያስፈልጋል እና እርዳታ ባካችሁ እርዱን የምትያቄ ያቀረቡ ነው የሚገኙት እና ያ ሞኔ አደጋው በጣም ከባድ አደጋ ነው ተጠበቀ አደጋ ነው ተረፈ
1: አሁንም እየተሰጋ ነው ይባላል ጋሽራሚም ዳግመኛ አደጋ እንዳይደርስ አሁን ቀደም እንዳልከው የሌላ ሃይቅ አዲስ ሃይቆችን እየፈጠረ አዲስ ሃይቆችም የሞሉ ያሉበት ሁኔታ አለና ችግር ሌላ ከፍተኛ እንትን ያደርሳል እየተባለ ነውና እንደ አይነት እንደው መልካም ድሩን ስናይና የተሰራ ቤቶች የተሰሩበት አካባቢ ነው በሸለቆ ውስጥ ነው እንደው ላደጋ መባባስ የበለጠ የመልካም ድሩ ሁኔታ ያገዘ ይመስላልና
0: አው ተጋላጭ አረጋቸው እዛ አካባቢ እንግዲህ በትባር ዳርቻ ዝቅተኛ ቦታ ሜዳ ያለበት ሁሉም ነገር አመች የሆነ ቦታ ያ ነው እንግዲህ መስራ አደጋ ደርሰው ብሎ አሰቡ አይመስለኝም ታሰብም ከብዳል አስቀድሞ ለባሰው መተንቤት ትንቢት ለሽም ታወነ በስተቀር እና እንደዚያ ብሎ የነበሩ በሰላም የነበሩ ሰዎች ናቸው ባንዴው የኔ መስራ ድንቅተኛ አደጋ ደረሰባቸው ማን ያስባል ይህን ያለ በረዶ ክምር ባንዴው ተንሸራቶ ይህን ያህል አደጋ ደርሰው ብሎ የሚገምት ሰው ሳይኖር ቀርቶ ነው እንግዲህ በዚያ አካባቢና ይሄን ስታየው በቴሌቪዥን ስናውላችሁንም አንተ ባይታል ሁሉም አይተናል በጣም የሚያሳዝን ነው ያን ጭቃኮ ነው ጭቃና የሚቀረው ነገር እኮ የለም ምንም እንጨቱ ዛፍ ቤቱን መኪናውን ምንም የሚቀር ነገር የለም ያጥለቀለቀ ሲወስደው እዛ ውስጥ እንግዲህ ሰው እዛ ወደቀ የገባ ሰው በህይወት ይገኛል ማለት ዘበት ነውና የኔ መሰለ ድንገተኛ የተፈጥሮ አደጋ የደረሰባቸው በዚህ አካባቢ
1: በጣም ያሳዝናል እንግዲህ የተጎዱት እንግዲህ ዓለም ጁን መዘርጋት አለበት በዚህ ወቅት መተጋገዝ ሌላው ጋሽራህሚም ያው የኢራን ጉዳይ እንደተፋዘዘ ነው የኢኮኖሚ ማቀብ ተጥሏል ተብሏል እንዴት ነው አሁን በዚህ ሁኔታ ጦርነቱ ሊቋጭ ነው
0: ሊቋጭ አይመስልም ምክንያቱም ሁለቱም ሀገሮች ገና እንደተፋጠጡ ናቸው አሜሪካ በጦር መሳሪያ ከኢራን ጋር መፋለሟ ለጊዜው ወደ ኋላ አስቀረታ አሁን የኢኮኖሚ ጦርነት ነው ጀምሮ ያሉት እና የኢኮኖሚ ጦርነት ነው አሜሪካ በኢራን ላይ ማዕቀብ ጥላለች በብዙ በባንክም በተለያዩ ንግድ አውታሮች ማዕቀብ እንዲጣልባት ሌላ ሀገሮችም ከኢራን ጋር የንግድ ልውውጥ እንዲያደርጉ የሚያደርጉ ካሉ አሜሪካ በእነሱ ላይም ማዕቀብ ጥላለሁ ብላ እያስፈራሽ ነው የምትገኘው አፈንጋጭ ነው ያለችው ለጊዜው ቻይና ነች ቻይና እንደፈለግኩ ታደርጋለሁ ነው የምትለው የራሷ ጥቅም አላት ራሷ ቻይና ማንንም አትፈራ ሀገር ናት ይሁንና የኢራኑ ጉዳይ አሁን ባንድ በኩል ይሄን የመሰለ ዝም ብሎ እንዱ ባለበት ርጋ የሚያመለካከት በጠሩነቱ ባስመለከተ ነው ይሄን በመጠቀም ውስጥ ውስጥ ብዙ ነገሮች እየሰሩ ይሆናል የሚጠረጣሪ ያለ የራሳቸውን ኃይል ማጠናከር የኒኩሌር አቶሚክ ቦምብ መሳሪያውም ባስመለከተ እንዱ በምስጢር ይሄን አጋጣሚ መጠቀም ያፋጥኑት ይሆናል እና አንድ ቀን ሰርተናል እንግዲህ ምን ታደርጉናላችሁ ብለው በቅ ቢሉ ምን ይደረጋል የሚለው ጥያቄ አሁንም አለ። ሌላው ኢራኖቹ ደማቸው ለመበቀል ከመሞከር ወደኋላ የሚሉ አይመስልም። ምክንያቱም አቻ ባቻ ለመሆን ትፈልጋለች። የእኛ መሪዎቻችን ተገለውብን፣ ሳይንቲስቶች፣ ጀነራሎች ተገለውብን፣ እኛ በአሁን አንድ እንኳ ያጠፋ የአንድ ባለስልጣን ህይወት ማጥፋት አለብን የሚለው እብነታቸው አሁንም እንዳለ ነው። ሞከራዎችን እያደረጉ እንደሆነ ነው የሚገመተው። ግን ያው ሁሉም በሁሉም በኩል ጠንካራ የሆነ መረጃ ማሰባሰብ ሂደት ስላለ እስካሁን ድረስ አልተሳካላቸው ሆኑ እንጂ አርፎ እንዲቀመጡ አይመስልም ይህንን ተግባራዊ ከማድረጋቸው በፊት።
1: አዎ፣ ሌላው እንግዲህ የኢራን አደገኛነት ለእስራኤል ነው ዙሮ ዙሮ እና ምናልባት በኢራን ላይ የሚደረገው ጦርነት እስካሁን የቆየው ሁኔታ አንድ ልባት ካላስገኘ ለእስራኤል በጣም አደገኛ ነው። ምን ጠላትም በዚያ አካባቢ ያሉትም የበለጠ እንዲያጠናክራቸው የሚችል ነው እና እስራኤልስ እንዴት ታየዋለች ይህን ጉዳይ?
0: ያው ለእስራኤል ያለችበት ሁኔታ ያልተሰበሰበ ጦርነት ያለት ያልተቋጨ ነው ያላት። ሁሉም በሩ ክፍት እንደሆነ ነው ያለው። ገና ያለቀለት እንትን ነው። 3 አመት እያስቆጠረ ነው ያለው። አዛዎቹ ምንም እስካሁን ድረስ የሆነ ፍጻሜ ላይ አልደረሰም። የሰሜን በኩል ህዝባላም ያው እንደዛው እንዳለ ነው። የኢራን ጉዳይም እንደዚሁ ተጀምሮ ዝምሮ ሁሉም ይሄ ተጀምሮ ያለ እንጂ የተቋጨ ነገር የለውም እስካሁን ድረስ በሰላም መንገድም ሆነ ወይም በአሸናፊነት። ስለዚህ አሁን ያለው ሁኔታ እንዲሁ ዝም ብሎ አፈሙዝህን ማዞረህ ጦር መሳሪያህን አነጣጥረህ መጠባበቅ ነው ሆኖ ያለው። ይሄ ደግሞ ጤና አይሰጥም ለማንኛውም ህብረተሰብ። በሰላም ሌላ ስራ ለመስራት ሌላ ነገር ለማሰብ የማይቻልበት አጋጣሚ ነው ሆኖ ያለው እና ይህን ባስመለከተ እንዴት ባለ ሁኔታ ሊፈጸም እንደሚችል ያስቸግራል። ስታይ ለመገመት ከባድ ነው። በዚህም ስታየው ሁሉም ተንጠልጥሎ ክፍት የሆነ ነገር ነው ያለ እንጂ እየጠበበ ይሄድና በዚህ ጊዜ ይህ ፍጻሜ ሰጠዋል ተብሎ የተቀመረ ጊዜ የለውም እና ይህን ሁኔታ እንግዲህ ያው ምን አካባቢያችን በጣም ሰላም ያጣ አካባቢ ነው ሆኖ ያለው።
1: በጣም እሺ ጋሽራሚን በጣም ነው እናመሰግን። መልካም ምሽት፣ መልካም ሳምንት።
0: መልካም ሳምንት።
1: ቻው ቻው ሻባት።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ካቶ የኔውን ገዳም ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ የኔውን፣ እንደምን አለ? መልካም ሳምንት።
1: አሜን አሜን። ሰጠኝ እንደምን አልክ ሻባቶ? እንደምን አልክ ሰላም ነህ ወይ?
0: እኛ ደህና ነን፣ እናንተ እንዴት ነህ?
1: ክብሩ ይስፋ፣ ደህና ነን። እግዚአብሔር የተመሰገነ ይሁን። በመጀመሪያ በሰላም ያለን አምላካችን በሰላም ያስመሸና ያሳድረን። መልካም አዲሱን ሳምንት የሰላም የፍቅር የልማት ሳምንት ያድርግልን። እግዚአብሔር አምላካችን ሀገረ እስራኤልን ዙሪያ እርሳት መሀሏን ገነት አድርጎ ይጠብቅልን፣ ጠላቶቿን ፈጥኖ ያስገዛልን እያልን ጸልያለን። ሀገር ኢትዮጵያን ደግሞ ከወንድማማቹ ዝግብ አወጥቶ በፍቅር በሰላም በእድገት ያው ሀገራችን ናትና ወደዛ ወደ ቀደመ ክብሯ እንድትመለስ ያድርግልን። ላለው ሰጠኝ
0: ምኞት ጥሩ ነው። እስራኤልም ኢትዮጵያም እንዳይጠል ሁለቱንም ባረካል። ጥሩ ነው፣ ቆንጆ ነው። መወያያ ርዕሰ ጉዳያችንም በተለይ የሁለቱን ሀገራት የህዝብ ለህዝብ ግንኙነት በተመለከተ ነው እና አንዳንድ እንደው የተለያዩ የሚያቃረኑ ሀሳቦችን በጎን ተዋቸውና የህዝብ ለህዝብ ግንኙነቱ ብዙ ሺህ ዓመታትን ያስቆጠረ ነው በታሪክም ቢሆን እና ይህንን እያጠናከሩ የመሄድ ሁኔታ በአንድ በኩል እናያለን እና እንዴት ታየዋለህ አንተስ?
1: ግሩም መነሻ ሀሳብ ነው ወንድሜ ሰጠኝ። በመጀመሪያ ጋሽ ራህሜንን እውነት የምወደውን ታላቅ ሰው ታላቅ ጋዜጠኛ በሳል ጋዜጠኛ እንዳመሰግን ፍቀድልኝ። ጋሽ ራህሜን እኔ በጣም ነው የምወደው፣ ምክንያቱም በጣም በሳል ሰው ነው። አሁን እንኳ በዚች ደቂቃ የአንተም ጥያቄዎች ያው መልስ የሚያሻቸው ነበሩ፣ ከበቂ መላይ መልስ እየሰጠ እያብራራ በዛም በጣም ብዙ ቦታዎችን ነው በአጭር ጊዜ ውስጥ የደረሳችሁና እንዳመሰግነው ይፈቀድልኝ። ረጅም እድሜ ይስጠው ወንድማችን አባታችን ላለሁኝ።
0: ጥሩ ነው፣ የሁላችንም ምኞት ነው። እንግዲህ አንጋፋ ጋዜጠኛ ነው፣ ሁላችንም ከሱ እየተማርን ደግሞ እንግዲህ ከሌሎችም ከሱም ባልደረቦቻችን እየተማርን ነው እኛም ለዚህ የደረስንና እናመሰግናለን እሱንም ሌሎችን።
1: ልክ ነው ሰጠኝ፣ አመሰግናለሁ። ሌላው ያነሳው መሰረታዊ ጥያቄ አለ። በእውነት ህዝብ ለህዝብ ግንኙነቱን ማሻሻል ማሳደግ ይገባል። እንዲያውም እኮ ተጀምሮ ነበረ የዛሬ 7-8-10 ዓመት በፊት አብዛኛው ቤተ እስራኤል አቅም ያለው ወደ ኢትዮጵያ ሄዶ ቤት ያልገዛ በእርሻ ያልተሰማራ እንዲያው ተመልሶ እዛ እንዲያውም ነጮችን ይዞ እየገባ ሁሉ ልማት ለማልማት ራሱም ለመልማት ያልተዘጋጀ ሰው አልነበር። እውነት ለመናገር በጣም በርካታ የምናውቃቸው ወንድሞቻችን እህቶቻችን ቤት ገዝተዋል፣ ቤት ሰርተዋል፣ በእርሻም የተሰማሩ ነበሩ። አሁን ይሄ ጠብታ መስኖ የሚባል እሱን ይዘው የገቡ ነበሩ። ግን አሁን የተፈጠረው እንዳልኩት የወንድማማች ጦርነት ይሄ ያው ወደኋላ አሸማቆታል ማህበረሰቡ እና ይሄ ሰላም ቢመጣ በትምህርት በሳይንስ በእውቀት በባህል መለያየት የሌለበት ማህበረሰብ ነው። አንተ ገልጸዋልኝ 2500 ዓመት በላይ አብሮነት የነበረው ማህበረሰብ ነው። የባህሉ ርርሱ አሁን አንተ ጋሽ ራህሜን ካሰናበት በኋላ የነበረው የፍቅር አዲስ ሙዚቃ ነበር የተለቀቀው እና ይሄ እዚህ ያለው ማህበረሰብ ደስ የማያሰኘው የለም። በጣም ብዙ ማህበረሰብ ዛሬም ቢሆን በየሰርጉ በየልደቱ በየመዝናኛ ምሽቱ ያው ኢትዮጵያ ያለው አገር በቀል ሙዚቃ ይለቀቃል፣ ያዝናናናል። እዚህም ያሉ አርቲስቶች አሉ መደገፍ ያለባቸው።
0: ለበዓላትም የሚመጡ በርካታ ኢትዮጵያውያን ሙዚቀኞች አሉ። አሁን
1: በጣም ለበዓል ሁሉ ሲመጣ በዓል አሁን ለምሳሌ ሩሻሻና ምን እንደዚህ አርቲስቶች ይመጡና እዚህ ያለው ማህበረሰብ አዝናንተው ደግሞ በጣም የሚገርም የትም ዓለም ሄደው ስራቸውን ከሚያሳዩ አርቲስቶች ባለኝ መረጃ እስራኤል ቢመጡ ይመርጣሉ። ለምንድን ነው? ማህበረሰቡ በጣም ነው የሚወዳቸው፣ በጣም ነው የሚያቅፋቸው። እስራኤል መምጣት በጣም ደስ ይላቸዋል። የሚያገኙት ጥቅምም በሽልማትም በምንም ቀላል ነገር አይደለም። ማህበረሰቡም በናፍቆት ነው የሚቀበላቸው እና ይሄ መዳበር አለበት። እዚህ ያሉ አርቲስቶችም እዛ ካለው አርቲስት ጋር የልምድ ልውውጥ በማድረግ ስራቸውን በማዳበር በእውነት ሊንደግፋቸው ይገባል። እዚህ ያሉ አርቲስቶችም በስነ ግጥም እኔ አንድ ጊዜ አንድ የሆነ ምሽት ላይ ተጋብዬ ነበረ ምሽት እዚህ ኪነ ጥበብ ምሽት ላይ እና እዛ ምሽት ላይ ያደምጥኩ ስነግጥምና መነባን በእውነት እኔ ኢትዮጵያ እንደዚህ አይነት ነገር ሰማሁ ልል አልችልም። በጣም ገርሞኝ እንባ ሁሉ አይኔ ያቀራል ነው እንትንም ነገር እንባ አይኔ እንባ በደስታ ማለት እንደዚህ አይነት ልጆች አሉ እንደዚህ ያገር ነው ያልኩት። አሁን እነዚህም ያበረታታቸው አጠው በየጎሪያቸው ተለብቀዋል ማለት እና እንደውም የባርትሶ የርቶች እኔ አባል አይደለሁም ግን ባንዳንድ ወንድሞች
0: ወደነሱ አባት ነህ ደሙ
1: አቤት
0: የአርቲስቶች አባት ነህ እንግዲህ ነፍሳን ማሩ ታባሞነች አሁን ኢትዮጵያ የሚያምሩ ልጅህ እንደዚሁ በሙዚቃ
1: ነበረና ከዛ የተነሳ ነው እኔ ለአርት ልዩ ፍቅር አለኝ ቅርበትም አለኝ እንግዲህ እዛ በልጆችም በኩል እንደገና ደግሞ እኔ የኢትዮጵያን አርቲስቶች ይሄን ወጣቱን እንደ ልጆች ነው የማያቸው አርት በጣም ወዳለሁ ሙዚቃ ቲያትር ድራማ ብዙ ነገር የምትማርበት ነው በተለይ ፊልም ድራማ እና በዚህ ብዙ ብዙ መነቃቃት የሚገባቸው ወጣቶች አሉ ያገር እንዲያውም የነሱ ግሩፕ አለ በአንድ ሁለት የግሩፓቸው አባላት የኔ መልእክት ልክላቸዋለሁ እንዲበረታቱ ብቻ ሌላ ምንም ነገር አይደለም እጅ ለእጅ ተያዙ በርቱ አርቱን አታቀጭጡት አትለያዩ አንዳንዴ አርቲስቶች የተለመደ ነገር አለ የምቀኝነት ምናምን መመቀኛኘት አንዱን ጥሎ እንደዛ አይደለም እና እጅ ላይ ተያዙ ሚልና አርቱ ሙዚቃው እንዲዳብር ባህሉ እንዲዳብር ማህበረሰቡም ከነሱ ግልጋሎት እንዲያገኝ በሁሉም ነገር እንደዚህ እኮ የዳበሩ ያወቁ የበቁ ከሁሉ እኮ እዚህ ያሉት አርቲስቶች በባላት ማዝመን ይቻላል ራሳቸው የሙዚቃ ያዘምኑ አካላት
0: ወደ ኢትዮጵያ አሁን እንዳልከው እንግዲህ አርት የአርት ቤተሰብ ስለሆን ለዚህ ለኪነ ጥበብም ያለ ቅርበት ያየን ነው። ከዚህ ባሻገር ግን ዋናው ነገር የህዝብ ለህዝብ ግንኙነት ከሰፋ እዚህ ያለው ዛም ያሳይበት እርግጥ አሁን ተጀምሯል አይተናል በቅርቡም ኢትዮጵያ ሄደው ዝግጅታቸውን ያሳዩና ባተበሪውንና ሌሎችም ኢትዮጵያ ሄደው አሳይተው ተመልሰዋል ብዙ ዘፋኞችም እንደዚሁ እዚህም ይመጣሉና በተለይ ደግሞ በሀገር ደረጃ ቢሆን የህዝብ ለህዝብ ግንኙነቱን ኢትዮጵያውያን በእስራኤል እንዴት ይኖራሉ የእስራኤልስ ባህል ለኢትዮጵያውያን ምን ይመስላል የሚለውን ማሳየት ይቻላል እና የህዝብ ለህዝብ ግንኙነቱ መጠንከሩ ለሁለቱም ሀገሮች ትልቅ ድጋፍን አንዱ በሌላው ላይ ጥሩ ነገር እንዲያስብ ያደርጋልና ምን መሰራት አለበት ባንተ እይታ?
1: እውነት ነው ወንድም የሰጠኝ እዚህ በፊት ያው እንዳልኩት አሁን የሰላም ሁኔታ ያዛርጎት ነው እንጂ የኢትዮጵያ ከተሞች እስራኤል ከተሞች ጋር የህትማማችነት ከተሞች የሚባሉ እንደዛ ላይ ተፈጥሮ ነበረ። ጎንደርን ከርሾን ጽዮን ጋር፣ መቀሌን ከአንዱ ጋር፣ አዲስ አበባን ከአንዱ ጋር የህትማማችነት ከተሞች እየተባሉ እየተሰየሙ ከንቲባዎች እዚህ እየመጡ እየተጋበዙ ያሉ ደግሞ ወደዛ እየሄዱ መልካም ነገር ተጀምሮ ነበረ። በእውነት ለመናገር ያው ኢትዮጵያ ከቴክኖሎጂው ከእስራኤል ብዙ የምትጠቀመው ነገር አለ። መማር ማስተማሩ፣ ህክምናው፣ እንዲሁ ደግሞ በግብርናና በጤና አጠባበቅ ዘዴዎችና እዛ ላይ ያለውን ጥበብ ኢትዮጵያ ገና ታዳጊም ሀገር ስለሆነች በጣም ይገርማል። አሁን ኢትዮጵያም ላይ ቢሆን ያለው በህክምና በጣም የሚደንቅ አስደንጋጭ ነገር ነው ያለው። በጣም በጣም ሰልጥነዋል፣ ይገርማል። የተራቀቀ መሳሪያ ሁሉ ገብቷል ኢትዮጵያ ላይ። አሁን እንደው አንዳንዴ ምናልባት የመድኃኒት ጥረት ምናምን ካልሆነ በስተቀር በፕሮፌሰር ደረጃ ያሉ እንደው በጣም ነው የሚያስደነግጠህ፣ አንድ የደስታ ድንጋጤ ማለት ነው። በጣም የበለጸገ የህክምና እንዲያውም አንድ ቦታ ላይ አዲስ አበባ ላይ እውቅ ፕሮፌሰሮች፣ ዶክተሮች፣ ነባር የቀዶ ጥገና ባለሙያዎች በአንድ ላይ አንድ ትልቅ ሆስፒታል ከፍተዋል በአንድ ላይ በጋራ እና የህክምና ሲስተሙ አንተ ጠዋት ሄደህ ከሰዓት በኋላ ሙሉ ህክምና አግኝተህ ትመለሳለህ። ሰርጀሪ የሚያስፈልግ ከሆነ ነው የምዘገኘው። ነው
0: የዋጋዋ ነገር ነው እንጂ ኢትዮጵያማ በእንደዚህ አይነት ነገር ከዚህ ሀገር የተሻለ አንዳንድ ለህክምና ብዙ ቀጠሮ ሰዓት ይዞ ወዲያው ታክመ ትመጣለህ። ግን በሌላ በኩል ደግሞ ከሀገሪቱ ህዝብ ጋር ዋጋዋ አይመጣጠንም። እርግጥ ከርዕሰ ጉዳያችን የራቀ ነው ይሄ። ግን እንደዚህ አሁን እንዳልከው ለምሳሌ ቤተ እስራኤላውያን አቅም ኑሯቸው እዛ በኢትዮጵያም ኢንቨስት እንዲያደርጉ ገንዘባቸውን በተለያዩ የኢንቨስትመንት ስራዎች እንዲሰሩ የመንግስትም የሀገራትም የማበረታታት ሁኔታ ሊኖር ይገባል። እርግጥ አሉ አሁንም በንግድ የተሰማሩ ዘን የተለያዩ ንግድ ተቋማትን የሚያመጡ አሉ፣ የንግድ ቁሳቁሶችን የሚያመጡ አሉ፣ እዚህም ሄደው በግብርናው ላይ ተሰማሩ አሉ። ግን ካለ እስራኤል ካላት አቅም አንጻር የተወሰነ ነው።
1: አሁን እግዚአብሔር አምላክ እዚችም ሀገር ያው ቅድም መጋሽራሚን ጋር እየተወያያችሁበት ያለው ነገር ቀላል አይደለም። አስጊ ነገሮች አሉ። እስራኤልን በጥሩ አይን የሚያት የአረብ መንጋ የለም። ሁሉም አልሳካለት ብሎ በኃይልና በጉልበት እግዚአብሔርን የሚጠማ እስራኤልን የሚጠብቅ አይተኛ ማያንቀላፋም ሆኖ አምላክን እየደገፈ ጥበብም እየገለጸላት ካልሆነ በስተቀር ለእስራኤል ጥሩ እይታ ያለው አንድም የአረብ ሀገር በተለይ ኢራን፣ ኳታር እነዚህ ወዳጅ የሚመስሉ እንኳን ሁኔታው የአሜሪካም ወዳጅ ስለሆኑ ከአሜሪካም ጥቅማጥቅም ስለሚያገኙ አሁን እነ ቱርክ እነ ግብፅም ቢሆን ለእስራኤል ጥሩ እይታ የላቸውም እኮ እናውቀዋለን እኮ ውስጥ ለውስጥ በተለያየ መንገድ ጠላት የእስራኤል ጠላቶች የሚደግፉ ናቸው። በግልጽ ባይሆንም ገብተዋል። ስለዚህ ሁለቱም ሀገሮች ሰላም ከሆኑ የልምድ ልውውጡ በጣም የሚዳብር እንደው እኛስ ቢሆን ባለን አቅም ይሄ ልምድ ልውውጡ እንዲዳብር ለምሳሌ ኢትዮጵያውያንም እንደው እኔ የምመክረው ይሄ አሁን የመንግስት ሰራተኛ ሆኖ ጡረታ ያወጡ አባቶች እናቶች ወደ የሆነ ዩኒቨርሲቲ ገብተው ቁመው አንድ ሰዓት ሁለት ሰዓት ሌክቸር ቢያደርጉ ቢያስተምሩ ልምዳቸውን ቢያጋሩ ለወጣቱ ይሄ ሞቲቬሽን እንዲኖረው ቢያደርጉ ቢያበቁ እንዴት አይነት ጥሩ ነገር ነው። እዚህ ሀገር አሁን ያሉ ፕሮፌሰሮች ዶክተሮች ከፍተኛ የሆነ የሙያ ልምድ ያላቸው በዩኒቨርሲቲዎች ሄደው የተናድቡት ያደርጋሉ እና ያለን ኢትዮጵያ በቃ ጨረስክ ጋርበጅ ተጣለ በቃ ያ ባለስልጣን የነበረ አስተማሪ የነበረ ዶክተር የነበረ ዝም ብሎ አርፎ መቀመጥ ነው የሆነው። እና ሰው እንዲያውም ጥሮታ ሲወጣ መጽሐፍ ይጽፋል ወጣቶችን ያበቃል። እንዴ አገር እኮ ማለት በጣም ትልቅ ሀብት እኮ ነው። ያን አገር በአግባቡ መያዝ አለብህ፣ መንከባከብ አለብህ። አገርን መንከባከብ አገርን በአግባቡ መያዝ አለብህ። እንዲያ ሲሆን ተተኪ ትውልድ ይመጣል። አገር እያደገች እየሰለጠነች ህዝቡም እጅ ለእጅ እየተያዘ ይሄዳል። ይሄ እንዲሆን እውነት ፈጣሪ ይርዳል። የዚችንም ሀገር ሰላም እንዳልኩት እግዚአብሔር አምላክ በእውነት ሰላም ያድርግልን። ሌላው ማህበረሰባችንም ቢሆን ከዚህ አንጻር ሁኔታዎችን በንቃት በመከታተል እኛ በጣም በቁጥር ትንሾች ነን። እጅ ለእጅ ነው መያያዝ ያለብን። እኛ ገበናችን አሳልፈን ለሌላ አካል መስጠት የለብንም። እኛ በፍቅር ላይ ሆነን እጅ ለእጅ ተያይዘን ወደ ፓርላማ ወደ ክነሴት የሚገቡ ወንድሞቻችንና እህቶቻችን እያበረታታን ድምጻችን ለማን ነው መስጠት ያለብን? ድምጻችን መባከን የለበትም። እዚህም ላይ በጣም በስታሎችና ጎበዞች ልንሆን ይገባል። እኔ ተስፋ አለኝ ኢትዮጵያውያን እዚህ ያሉ በጣም ብዙ ሙያ ላይ ያሉ ነው የምናየው ዛሬ ወረዲኖች፣ ጠበቃዎች፣ የፖሊስ አዛዦች፣ መኮንኖች፣ አማካሪዎች፣ መምህራን፣ የህክምና ነርሶች በጣም ብዙ ነው የምናየው። በጣም ብዙ ከቁጥራችን አንጻር የምናየው ሁሉም በቁጭት ነው እየተማረ የምሰማው የምታየው። እና አሁን እናንተስ ቢሆን በዚህ በሚዲያው ላይ በጣም ነው የሚገርመኝ በእውነት ያላችሁ ብቃት በጣም ነው የማደንቅ። እኔ እንደው አንዳንዴ እንደ እነዚህ እስራኤል ያሉ ጋዜጠኞች ናቸው ብዬ ድንግጥ ምልበት ሁሉ ሁኔታ አለ። እያጋነንኩት አይደለም፣ እውነቴን ነው። እና ይሄ ነገር ተጠናክሮ
0: መቀጠል አለበት። ይቅርታ አቋረጥኩህ። አሁን ለምሳሌ ባለፉት ጊዜያት የኢትዮጵያ ጋዜጠኞች እዚህ የመጡበትን ሁኔታ እኛ ጋም ጉብኝት አድርገው ነበር። እንግዲህ የእኛ ነው ወደዛ መሄድ የሚቀር እርግጥ ካሁን በፊት ሊኖር ይችላል ነው እስከ ማስታወሰው ድረስ። ግን በዚህ የእስራኤላውያን ጋዜጠኞች በተለይ በአማርኛው ክፍል ወደ ኢትዮጵያ የመጎብኘት ሁኔታ የነሱን ልምድ የመለዋወጥ ሁኔታ ቢዳብር ጥሩ ነው። በባህልም በብዙ ዘርፎች አሁን ኢትዮጵያውያን ቤተ እስራኤላውያን ብዙ ጊዜ ጉብኝት የሚፈልጉት ወደ ኢትዮጵያ ነው። አሁንም እንሰማለን ጦርነት እንኳን ሆኖ እዛው ኢትዮጵያ መጎብኘት ደስ እንደሚላቸው ነው ከህብረተሰቡ እንሰማና ይህንን ደግሞ ማጠናከር ይገባል።
1: እጅግ በጣም ጋዜጠኞችም ቢሆን እንዳልከው የልምድ ልውውጥ የአዘጋገብ እንትኖች መረጃዎችን አያያዝ አንዱን አንዱ እያሰለጠነ አስታውሳለሁ። አሁንም ቢሆን ጋሽ ራሚን ላይ ልመለስ ነኝ የዛሬ 10-14-15 ዓመት ሊሆን ይችል ይሆን ኢትዮጵያ ሄዶ ኢንተርቪው እያደረጉት ነበረ፣ እየሰማው ነበረ። በጣም የሚገርም ምክር ነው የሰጣቸው። እንደው የእስራኤል የኢትዮጵያ ጋዜጠኞች እስራኤል ምን ይማራሉ ምክረ ሀሳብ ስጡን በሚሉት ጊዜ የሰጣቸው ምክረ ሀሳብ በጣም የሚያስደምም ነበር። በጣም ነበር የገረመኝ። ይሄ ለራሱ ገልጨለታለሁኝና ይሄ ስለተሞከረው ይሄን የስመስማት ይችላል ነውና ምናልባት ዶክተር ጸጋ እንደዚህ አይነት ኮሙኒኬት ልታረግ ትችል ይሆናል አላውቅም እንጂ እዛ በመለስ ያወቁት ጋዜጠኛ የለም እስካሁን ድረስ ባለው የልምድ ልውውጥ ማድረጉ ግን በጣም ወሳኝ ነው እና እኛ ራሳችን ማብቃት አለብን ራሳችን እያንዳንዱ አካል የራሱ ሚና እኔ ምን ባደርግ ነው አስተዋጽኦ ላደርግ የምችለው ቢሎ የራሱን አስተዋጽኦ ማድረግ አለበት አገሪቱ ጭንቅ ላይ በሆነች ጊዜ ከኔ ምን ይጠበቃል አገሪቱ ደስታ ላይ በሆነች ጊዜ እኔ ያለው ተሳትፎ የዚህ ደስታ ምንጭ ነኝ ወይ ብሎ ራሱን እንትን ማለት አለ ለምሳሌ ኦክቶበር 7 ያ ሁሉ በረዶ ሲወርድብን በእውነት እኔ እንደዛን ጊዜ ተረብሼ ወደ ታርክሽ አላውቅም እውነት ለመናገር እና በዛ ጊዜ በዚህ በሰሜኑ በኩል የነበረ ፍራፍሬ ሊረግፍ ነው ተብሎ እባካችሁ እየተባለ ዘመቻ ነበረ ታስታውሳለህ ሰጠኝ በዛ ጊዜ እኔ ሁለት ቀን እጃለሁ እዚህ እንግዲህ ጠረፍ ላይ ነው ያስፈራል እውነቱ በወቅቱ አንድ ጊዜ አንድ ቀኑ ወንድማችን ጋዲ ባርከን አንድ ቡድን አንድ አውቶቡስ ዞ መጥቶ እሱ ጋር አብረን ውለን ሌላ ጊዜም ደግሞ ሌላ በጦርነቱ ጊዜ ደግሞ አንድ ማህበር ነበረን አስተባብረን አምስት ድንኳን አሰፍተን አበርክተናል በዚህ የጦርነት ጊዜ ብርድ ላይ ላሉ ልጆቻችን ወንድሞቻችን ዝናብ ላይ ላሉ ወንድሞቻችን ወታደሮች ማለቴ ነው ይሄ ውስጥህን የሚልህ ነገር አለ የሚፈታተንህ ነገር አለ አገር ሲባል ዝም ብሎ አይደለም አገር መስዋዕትነት ሊከፈልባት የሚገባ ትልቅ አንጡራ ሀብት ናት እንትን መናገር ስለዚህ ይሄን ማድረግ መቻል አለብን አገሪቱን እንደ ሰው የልብ ትርታዋን ማዳመጣ ዝም ብለኛ ከላይ ያገኘናትን ነገር በስራም ይሁን በምን የምናገኛትን ነገር እየበላን እየጠጣን የእስራኤል አምላክ ይመስገን ማለት ብቻ በቂ አይደለም ማመስገን ጥሩ ነው
0: የሚጠበቅብንን ማለት ደግሞ
1: የሚጠበቅብንን በየአቅማችንና ችሎታችን ለሀገራችን ማበርከት መቻል አለብን የመጀመሪያው ፍቅር ነው በቃ ፍቅር ካለ ይሄ ማህበረሰባችን ይሄ ዋህና ደግ ማህበረሰብ በእውነት ቤርሸባ ያለው እኮ አይፋልቅሱ ይሄዳል
0: አዎ ችግሮችም ካሉ ደግሞ በሰላማዊ መንገድ
1: ማህበራዊ ኑሮም በደንብ ነው የሚኖረው ማህበረሰቡ ነገር ግን እዚህ ላይ ደግሞ እውቀት ጥበብና ዘዴ የሀገር ፍቅር እጅ ለእጅ መያያዝ ይጠበቅብናል ከጥላቻና ከጭቅጭቅ የምናገኘው አንዳችም ነገር የለም አንዳችም ነገር
0: ልክ ነው
1: እና አብረን ማልቀስ ነው ያለብን አብረን መስፈን ነው ያለብን አብረን መስራት ነው ያለብን ብዬ ነው የማምነው እኔ
0: ጥሩ ነው ጥሩ ሀሳብ ነው ሁላችንም ነው አቶ የኔ ወንገዳም በጣም ነው እናመሰግን መልካም ምሽት መልካም ሳምንት
1: እኔም በእውነት በጣም ነው ማመሰግን ሰጠኝ ወንድሜ እኔ ወርቅነሽ እናንተ ሌሎች ጋዜጠኞችም ይሻየው ዜና ሲያቀርብ ማን የማይጓጓለ በስራ በይሻየው ድምፅ እውነቴን ነው ቀድሞም ነጋሽ ማህሪ አገልግለው ወጥተዋል ታላቅ ሰው ነበረ እውነተኛ ሰው ጋሽ ራሚን እስካሁን ድረስ ሚዲያው ላይ ያለ በምትፈልጉት ጊዜ ያለ አሁን ደግሞ በኢንተርቪውነት የምናውቃቸው እንዴት ወቅታዊ ትንተና የሚሰጡ እነ ጥላሁንን ያህል በጣም ታላላቅ ሰዎች ልጆች አሉ እና እግዚአብሔር አምላክ ይባርካችሁ በጣም ነው የምንኮራው በእናንተ በርቱ ቀጥሉ ለማለት ነው መልካም ምሽት
0: እናመሰግናለን መልካም ሳምንት
1: እኔም አመሰግናለሁ መልካም ምሽት እሺ እሺ ደህና ደሩ

የተከበራችሁ አድማጮቻችን የቅዳሜ ምሽት ፕሮግራማችን ሊጠናቀቅ ለደቂቃዎች አክል ይቀራሉ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ራሜ ማላዛር፣ ለአቶ የኔውን ገዳሙ፣ ለቴክኒክ ባለሙያችን ዩራይ ፒከር እናመሰግናለን። ነገ ጧት 6 ሰዓት ላይ እንጠብቃችኋለን። በያላችሁበት መልካም የሰፈነበት ለሊት እንዲሆንላችሁ እንዲሆንልን እንመኛለን። መልካም ለሊት፣ መልካም ምሽት። እንዲህ ያላችሁበት ጥሩ ነገር ሁሉ እንዲገጥማችሁ ምኞታችን ነው። በደህና ደሩ።